0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎቶ ንግሥተ ሰማይ ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ጐይታናን መድኃኒናን ኢየሱስ ክርስቶስ ንዘለኣለምን ብዘይ ቅድመ ኹነትን ከም ዘፍቀረናን እታ ንዓና ዘላቶ ፍቕሪ ንኻልኦት ከነፍቅር ከም እትድርኸልናን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 10 ግንቦት ኣብ ሃገረ ቫቲካን ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ጐይታ ኣብ ፈተናታት ሕይወት ንበይንና ኣይሓድገናን እዩ ክብሉ ንምእመናን ኣረጋገጹሎም። ቅዱስ ኣቦና ነቲ ኣብ ዘመነ ፋሲካ ኣብ ናይ ፍርቂ መዓልቲ ጸሎት ኦንግሥተ ሰማይ ቅድሚ ምድጋሞም ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ናይ መወዳእታ ድራር ንደቀ መዛሙርቱ እተፍቅሩኒ እንተ ደኣ ኮንኩም ትእዛዛተይ ሓልዉ ንዝበሎም ቃል ጠቒሶም ኣስተንተኑ። ርእሰ ሊቃነ ጳጳሳት ልዮን ኣብ ኣስተንትኖኦም እዚ መግለጽ እዚ ጽድቅናን ፍቕሪ ኣምላኽ ከም ቅድመ ኹነት ጌርና ብምሕሳብ ንትእዛዛቱ ስለ እንሕልዎ ከም እተፈቕርና ጌርና ካብ እናሓስቦ ጊጉይ መረዳእታ ሓራ የውፃኣና እዩ በሉ። ብኣንጻሩ እኳ ደኣስ ፍቕሪ ኣምላኽ እዩ ንጽድቅና መሰረት ዝኸውን በሉ። ከምቲ ክርስቶስ ንዓለም ዝገለጾ ነቲ ንዓና ዘለዎ ፍቕሪ ኣፍልጦ ክንህበሉን ከለና ከም ፍቓድ ኣምላኽ ትእዛዛቱ ብሓቂ ክንሕሉ ንርከብ ኢና ብምባል ቃላት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ክብርን ዝምድናን ንምእታው ዝቐረበ ጻውዒት ደኣ እምበር ናይ ጸለመ ወይ ናይ ምጥርጣር መጠንቀቕታ ኣይኮነን ብምባል ገሊጾም። ብልክዕ ድማ በዚ ምኽንያት እዚ ከምቲ ጐይታ ዘፍቀረና ንሕና እውን ሓድሕድና ክንፋቐር ይእዝዘና ኣሎ ክብሉ ቅዱስ ኣቦና ኣመልኪቶም። ቅዱስነቶም ኣስዒቦም ፍቕሪ ኢየሱስ ኣብ ውሽጥና ፍቕሪ እዩ ዘፍሪ ብምባል እውን ኣጉልሑ። ክርስቶስ ባዕሉ መለክዕን ምሳሌን ናይ ሓቀኛ ፍቕሪ እዩ። ናይቲ ንዘለኣለም እሙንን ንጹሕን ዝኾነ ከምኡ እውን ቅድሚ ኹነት ዘይብሉ ፍቕሪ እዩ በሉ። ኣምላኽ ቅድም ስለ ዘፍቀረና ንሕና እውን ከነፍቅር ንኽእል ኢና። ንኣምላኽ ብሓቂ ምስ ነፍቅሮ ኸዓ ንሓድሕድና ብሓቂ ንፋቐር ኢና በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም እቶም ሕይወት ዝረኸቡ ጥራይ እዮም ብሕይወት ክነብሩ ዝኽእሉ፣ እቶም እተፈቕሩ ጥራይ ከዓ እዮም ከፍቅሩ ዝኽእሉ ብምባል ንሕይወት እውን ልክዕ ከማኡ ምዃና ገለጹ። በዚ ምኽንያት እዚ ድማ ንትእዛዛት ጐይታ ካብ ናይ ሓሶት ፍቕሪ ዘሕውየና መንገዲ ሕይወትን ናብ ድሕነት ዝመርሕ መንገዲ መንፈሳዊ ኣነባብራን እዩ ክብሉ ገለጽዎ። ቅዱስ ኣቦና ኣስተንትኖኦም ብምቕጻል ክርስቶስ ስለ ዘፍቀረና ኣብ ፈተናታት ሕይወት እውን ንበይንና ኣይሓድገናን እዩ። ኣብ ክንድኡስ ንጳራቅሊጦስ ማለት ነቲ ጠበቓና ዝኾነ መንፈስ ሓቂ ክሰደልና ምዃኑ ቃል ኣትዩልና ኣሎ በሉ። ኣብ መንጎቲ ኣብ ዓለም ዘሎ እከይ እውን ከይተረፈ ብዛዕባ እቲ ኩሉ ሳዕ ይኹን ኣብ ኩሉ ቦታ ነቲ ፍቕሪ ዝኾነ ኣምላኽ ክንምስክር ከም እተጸዋዕና እውን ኣስተንተኑ። ኣብቲ ንፍቕሪ ዘሎና ተልእኾ ይብሉ ቅዱስ ኣቦና ነቲ ዝከኣለና ጻዕርታት እውን ከይተረፈ ከተዓናቕፈና ካብ ዝኽእል ነገራት እውን ኣጠንቅቑ። መንፈስ ቅዱስ ናይ ሓቂ ሓይሊ እኳ እንተኾነ ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ብዛዕባ እቲ ንኣምላኽ ዝጻረርን ንደቂ ሰባት ድማ ኣብ ንሓድሕዶም ምብትታን ክገብር ዝጽዕር እቲ ኸሳሲናን ኣብ ቦሓሶትን ዝኾነ ክንጥንቀቕ ተላብዮም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ምእመናን ነቲ ብዘይ ቅድመ ኹነትን ብዘይቋርጽን ነባርን ፍቕሪ ዘፍቀረና ጐይታ ከማስውን ንኣማላድነት እታ ወላዲት ኣምላኽ ድንግል ማርያም ብሕድሪ ክውፈዩን ጻውዒት ኣቕሪቦም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሻድሻይ ሰንበት ዘትንሣኤ ግንቦት 9 2018 ዓ ም ነዚ ሰንበት እዚ ዘሰኒ መዝሙር ፋሲካ ዛት ዕለት ቅድስ ኢቲ ፋሲካ ፋሲካ ቅድስቲ ዕለት እያ ፋሲካ በዓ ንተሓጎስን ደስ ይበለናን ኣብ ፋሲካ ንዘናጋዕን ንዕርፍን ሰማይን ምድርን በዓ ይሕጎሱ ፋሲካ ፋሲካ ፋሲካ ተስካር ትንሳኤ መድሓኒና ምስባክ በልኡ ወፀግቡ ጥቀ ይወሃብከሙ ለፍትወቶሙ ወየሓጥኡ እምዘፈቀዱ በልዑን ኣዝዮም እውን ፀገቡ ዝተመነይዎ ሃቦም ካብቲ ዝተመነይዎ ኣይከልኦምን መዝሙር 78:29 ወንጌል ዮሃንስ ምዕራፍ 15 ካብ ቁፅሪ 9-17 ከምቲ ኣቦ ዘፍቀረኒ ኣነ ውን ኣፍቅረኩም እየ ኣብ ፍቕረ ይንበሩ ከምቲ ኣነ ትእዛዝ ኣቦይ ሓልየ ኣብ ፍቕሪ እውን ፀኒዐ ዝነብር ዘለኹ ከምኡ ኸዓ ንስኻትኩም ትእዛዛተይ እንተሓሊኹም ኣብ ፍቕረይ ፀኒዕኩም ክትነብሩ ኢኹም ሓጎሰይ ኣባኻትኩም ምእንቲ ክነብር ሓጎስኩም እውን ምሉእ ምእንቲ ክኸውንሲ ዝነገርኩኹም ከምቲ ኣነ ዘፍቀርኩኹም ንስኻትኩም እውን ንሓድሕድኩም ተፋቐሩ ትእዛዘይ እዚ እዩ ሰብ ካብቲ ኣብ ክንዲ ኣዕርኹ ንህወቱ በጃ ኣሕሊፉ ዝህቦ ዝዓቢ ፍቕሪ የብሉን ንስኻትኩም እዚ ዝኣዘዝኩኹም ዘበለ እንተፈፀምኩም ኣዕርኹ ኢኹም ዘግም ጊላወት ኣይብለኩምን እየ ጊልያስ ጎይትኡ ዝገብሩ ኣይፈለጥን እዩ ኣነ ግና እቲ ካብ ኣቦይ ዝሰማዕክዎ ዘበለየ ንኣኻትኩም ስለ ዘፍለጥኩኹም ኣዕሩኸይ ኢኹም እብለኩም ኣለኹ ኣነ እየ ዝሓረኹኹም እምበር ንስኻትኩም ኣይሓረኹምንን ኬትኩም ፍረ ምእንቲ ክተፍርዩ ፍሬኹም እውን ምእንቲ ነባሪ ክኸውን ሸንኩኹም ስለዚ እውን እቲ ነቦ ብስመይ ዝለመንኩምዎ ዘበለየ ክህበኩም እዩ ንሓድሕድኩም ክትፋቕሩ እዚ እእዘኩም ኣለኹ ኣብዚ ሻድሻይ ሰንበት ዘትንሳኤ እነውዕሎ ፍቕሪ ኣምላኽ ብመስዋእቲ ዝግለፅን ሓባራዊ ከም ዝኾነን ኢና እነስተንትን ኣምላኽና ንኩልና ብሓባር ዘፍቅር ብነፃ ከዓ ፍቕሪ ንነፍሲ ወከፍና ብቤተክርስትያንን ብወለድናን ገይሩ ብዘይፈላለየ ይገልፀልና እቲ ዝለዓለ ዝበለፀን መግለፂ ፍቕሪ ኣምላኽ ብኢየሱስ ክርስቶስ እዩ ከምኡ ብወለድና እቶም ኣብ ምፍጣር ምስ ኣምላኽ ዘተሓባበሩ ተገሊፁ ኣብ ኩሉ ንባባትና ዝግለፅ ብዛዕባ ፍቕሪ እዩ እዚ ፍቕሪ ኣምላኽ ንኩላትና ዘጠቓልል ኮይኑ ብወገና ከዓ በቲ ኣብ ነነድሕድና ኣብ እንርእዮ ከም መስዋእቲ ከምቲ ክርስቶስ ምእንታና ዘረኣዮ ክነርኢ ዝሓትት እዩ ፍቕሪ ኣምላኽ ኣብ ደቂ ሰብ ምስታ ሓንቲ ወላዲት ኣብ ውሉዳ እተርእዮ ፍቕሪ ጥራሕ እዩ ክነፃፀር ዝኽእል ኢሳያስ 49:15 ኣብ ሓደ መዝሙር ከም ዝዝመር ፍቕሪ ኢየሱስ ኣዝዩ ዘገርም እዩ ኣዝዩ ገፊሕ ካብ ክውፃእ ዘይከኣል ኣዝዩ ነዊሕ ክተርክቦ ዘይከኣል ኣዝዩ ዓሚቕ ክትበፅሖ ዘይከኣል ብጣዕሚ ዘገርም ፍቕሪ ፍቕሪ ክርስቶስ ዝወዳደሮ የብሉን ኣምላኽ ንክርስቶስ ኣፍቂርዎ ክርስቶስ ከዓ ንኣና ኣፍቂርና ነቲ ሰንሰለት ፍቕሪ ክንቅፅሎ ኣለና ንኸማና ዝኣመሰሉ ሰባት ብምፍቃር ኣብ መሓለፍቲ ፍቕሪ ክንከውን እዩ ድላይ ኣምላኽ እዚ ከዓ ኣብቲ ኣምላኽ ኣብ ርእሱን ኣባናን ዘርእዮ ፍቕሪ ዝተመስረተ እዩ ፍቕሪ ንርእስኻ ጥራሕ ሒዝካያ እትነብር ኣይኮነትን ኣብ ግብሪ ክትገልፆ ይግባእ ዋንኡ ኣምላኽ ዝኾነ ፍቕሪ ንሓደ ክንፈጎ ኣይግባእን ዘየፍቅር ኣምላኽ ምስኡ የለን ዘየፍቅር ሕጉስ ኣይኮነን ብኣምሰሉ እዩ ዝጓዓዝ ስለዚ ነቲ ኣምላኽ ኣባና ዘርእዮ ፍቕሪ ርኢና ንሕና ከዓ ንካልኦት ክነፍቅሮም ብኣና ኣቢሉ ኣምላኽ ክበፅሖም ክነፍቅድ ኣለና ኣብ ዝተነበየ ካብ ግብረ ሃዋርያት ቆርኖሌዎስ ምስ ኩሎም ስድርኡ ኣሬማዊ እንከሎ ቆልጢፉ መንፈስ ቅዱስ ተቐቢሉ ጴጥሮስ ነዚ ክገልፅ እንከሎ ኣብ ቅድሚ ኣምላኽ ዝያዳ ዝፍቶ ወይ ብፍላይ ዝሕለየሉ የለን ብካልእ ኣዘራርባ ፍቕሪ ኣምላኽ ሓባራዊ ንኩሉ ብሓደ እዩ ዘፍቅረና ኣብኡ ዓሌት ሃይማኖት ወይ እውን ብግብርና ኣየፍቅረናን እዩ ሓንቲ ንሱ ንሕና ክንገብራ ዝደልያ ፍቕሩ ተቐቢልና ኣብኡ ክንመፅእ ፍቕሪ ኣምላኽና ከም ማግኔት ክስሕበና ይግባእ ኣብ ቅድሚ ኣምላኽ ደው ክንብልን ከለና ኩሉ ኩነታትና ፍቕሩ ኣባና ክንርአ እንተተኻእለ ምስኡ ኣለና ማለት እዩ ንኣምላኽ ዘፍቅር መጀመርያ ዝገብራ ንሓጢኣት ንኽፍኣት ካብኡ የርሕቕ ንካልኦት ወላ ክፉእ እንተገበርዎ ፅቡቕ ይፈዲ ክነፍቅር እንከሎና ጥራሕ ኢና ኣርኣያን ኣምሳልን ኣምላኽ ምዃንና ንገልፅ ዘፍቅር ወዲ ኣምላኽ እዩ ዘየፍቅር ሓሳዊ እዩ ሎሚ ብኸመይ ንልለ ምስ ሰባት ብኸመይ ንፈልጦምን ንቐርቦምን ርክባትና ከመይ ኣሎ ኣብ ገዛና ኣብ ስራሕና ምስ ቤተሰብና ኣብ ቁምስናና ወዘተ ነዝን ካልእን ርኢና ክንክእል ኣለና نذري إنا أنت خالنا ترح إنا أب أملخ نملس يوهانس أب ملوختون أب ونجلون ذا زخخرنا خرسوس كساب كندي كم زفكرنا رينا خنكليو أب فقر أملخ كنبر أب ننتحدنا خا فقري خنا زوتري فقر زخنا أملخ بعر عيون أمسالون غيرو يفتيرنا بزم خنيات كأنا تزجلس ألنا فقري أب كالقد كنقولتون كنا محلال فون يزد لينا كمز خنقبر نكلنات راح يوب ملوء بأمثال أملاخ كمز تفضلتنا خنقلس النخيل مخنياتو أملاخ فقريو كنا فكر نكلنا كم أملاخنا النخول أبن ندحدنا خنفقر نكلنا نمنقست أملاخنا نسفح زلنا نزي فقر أملاخ خنقلس نكلنا نتي أبانا حديرو زلو فقر أمن مسكر ونقيلن بقارنا نحدحدنا خنفقر تزازن بر مخر خمزيو خنهي قلسلنا لأن حد حدكم كتفاقروا زي إززوكم هالخو أتم خنيات قليليو نحنا نرأسنا فرق فقرينا إز فقري إز تم حلال في مقدي خاء كاب أملاخ ناب كرستوس كاب كرستوس كأنا بانا كومو بخالة قلالس أخاب أملاخ ناب ولدنا كاب ولدنا كأنا بانا بز مخنيات إيولومي كرستوس كمتي أبوز فكرني أنا أون أفكروكم إيه أفقري نبرو يوهنس عصر تحمشي تشعة تزولنا كاب كالقوت كيم محلال فنا خنترف حانت مخنيات يبلنان نتي من راخيوي سنسلت كون قرصو يبلنان أبسبات فقردو أم محلال فاللقو ويسقلي إلنا رأسنا خنرئي كن كيلال لنا زي النزار والو زلونا فقري لعلق سميعيت زخيديو زي يسو زبلنا زلو فقري أم مسواتي زي تمسرة فقريو برتع سميعيت كسانيوي كآل إيو ندخوني نفقري تصنعون مسواء تاون زي كيارن زقبرو حلناوي توافعين نتيو زي ايو حلقاتني حادة تعوين حق انيان كريستيان مسواء تاوي فقري تتعقستي زي سفنوك خووني قبع نسقعات بزي مقروم رام ما انت قصور ابقزي فتنا صنعات ابقزي تقاومون ابقزي ساقمن صنعك مقصال قدس باولوس البحريات فقري أب قدامي كورنتوس عصر سلسة أقفحي قلتنا فقر عقال لوه زيت قن زيت الجهر زيت عبه سد زي كونت نأيت عمن زيت بل أيت قطعن أيت قيمن النابلي كميز بل فقري كنحس كم زلنا هاي قلتنا أم لخلو مون مللينا فقر خنقبرو إيزدلينا زلو حق إنيا فقري بزخونا مخنيات كفرس ويكغيراي كيلنيو تعيمكوا حاسمكوا زغير ايكونان زفكر كينوس اقامات زلو سناي تعمر ايوك خلالو وانا فقر زوحادو كاب كنفاقر كنسالة انك ادادمينا انتا ايو كينا فكر اقام كيننا زلو إلنا كنحات تصبقيو بجمريا سيطان تعويت لنا لو سيطان تقدم يتعوتو امنغو املاخن سبن امنغو سبات فقري فليو كخيل انكلو ايو نقدامت ولدنا زتعوت اللهم فقر أملاخهم بمعدو كم زرئيو مسقوروميو نانا أون تعويت لنا زلو نبوت أملاخ زخون حلنانا نسوك ورصوص لزيك علي كنا فكر أين خلنا لنا بدلنا أي رأينا نالو تقاقي بدل إلو مسحلن أو ززارب تسعينو بدلتي كالو ترحيوم أنا حانتي بدل يبلين بحالتي خينا زي أبناء حدثت عليهمكم أن النبر قررنا أبصل أنكر حنتن نبرا لنا أبل البنات مليسنا مجمريا ببدلنا نتعمن بحريقو نحونا كندلي كنفكر إنا سالساي مقدس أقام زحبر بزيحو نتحق أن هوتن مقدن زخون خرسوس حديقنا كالقوان مقدي كنمرس لأن دلي فقرقو ديلو اتيوم كريسيان نبهالكوا حادا خنكوون أي كعلنان مخنياتو نتحق إنياتو مرت خرسوس كمتين إحنا أندليو كخوون سل أندلي ما أكل هوتنا كرسوس جيرنا سل زين قعز زلنا فقر قديلو رابعي حق إنياتو رقم فقر قديلو سبلومي فقري بوجزو فاون سقاون ترح كريو دليو حق إنيا فقري أب كرسوس ترحنا أن مهارو من تحق إن رتعن الكاب الجامو خان حق إنيا فقري أب موت يوزب الصح شعو خطن سق أيس أقمن يسوس لومي حدث مسؤوعة تغرب لنا له أعرخه كنا حدث فترة نكون حدا فرنساوس أحفاي هنري باربوس كاب سحين شو من تميت سبعان أربعة تنكس عشان تشعتم سلاسان حمشتان زنبر زنبري أمون قخلت وقوات وتهدرات أبقى دما يوقع علم أب حدا معقوي بغتازة قبري زرر بيترخ حدا خبتن وتهدرات كموت قرب دقائق ጠሪፈና ኦኸም ዘለዋ ዝተረድአ ንሓደ ብፃዩ ዶሚኒክ ስማዕ ሕማቕ ህወት ከም እትነብር ኩልና ንፈልጦ እዩ ኣብዚ ኸድካ ከድካ ብፖሊስ ምስተደሊኻ ኢኻ ኣነ ግን ወላ ሓንቲ ፀገም ከም ዘይብለይ ትፈልጥ ኢኻ ስመይ ንፁሕ እዩ ስለዚ እንካ ነዚ ማሕፉዳይ ዋሌተይ ውሰዶ ኩሉ ወረቓቕተይ መንነተይ ነቲ ፅቡቕ ስመይ ህወተይን እንካ ቀልጢፍካ ውሰዶ እሞ ኩሉ ናትካ ወረቐት ወረቓቐቲ ይሃበኒ ኩሉ ነቲ በደላትካ ሕማቕ ግብርኻን ምሳይ ሒዘዮ ክመውት ክቕበር ኢልዎ ይበሃል ሓዲሽ ሰብ ክኸውን እሞ ኩሉ በደላቱ ክቕበር እዚ እሙን ወተሃደር ነቲ ዓማፂ ብፃዩ ሓዲሽ ህወት ክጅምር ነታ ዝለዓለት ህያቡ ክህቦ ኣቕሪበሉ ፍቕሩ ሓልዮቱ ክሳብ ሞት ገሊፁሉ ፍቕሪ ክግለፅ ብርቱዕ ትብዓት የድሊ ጋንዲ ሓደ ካብ መራሕቲ ናይ ህንዲ ዝነበረ ኣብ ፀሓፎ ፈራሕ ፍቕሪ ገሊፁ ኣይክእልን እዩ ፍቕሪ ናይ ንፉዕ ሰብ ጥራሕ መንነት እዩ ይብል ኢየሱስ ዘረጋግፀልና ፍቕሪ ዘበለ ኩሉ ፍረ ኣለኦ ኣብ ገለ እዋን ንገለ ሰባት ፅቡቕ ምግባር ክሳራ ግዜኻ ምሕላፍ ኮይኑ ይስምዓና እዩ ሰባት ከይመስግኑን ኣብ ገለ እዋን እቶም ፅቡቕ ዝገበርናሎም ኣንፃርና ይኮኑ እዚ ኮይኑ እቲ ተስፋ ክንቆርፅ የበልናን ምክንያቱ መኣስን ብከመይን ግብርና ፍረ ከም ዘፍሪ ኣይንፈልጥን ኢና እምነትና ኣብ ኢየሱስ እዩ ፍቕሪ ፍረ ተፈራይ እዩ እታ ኢየሱስ ኣብ ልዕሊ ኣርድእቱ ዘውረዳ ፍቕሪ ፍረ ፈርያ ክሳብ መወዳእታ ዓለም ፍቕሪ ኣምላኽ ክሰብኩ ፅቡቕ እናገበሩ ተጓዒዞም ተዋሪዶም መብዝሕትኦም ብሰማእትነት ንሓቂ መስኪሮም ነዚ ምስ ገበሩ ፍቕሪ ክርስቶስ ኣብ ብዙሓት ሰባት ፍረ ኣፍርያ ምእንቲ ካልኦት ክሓልፈሎም ንኣምላኽ ክፈልጡ በጃ ዝሓለፉ ብዙሓት እዮም ኢየሱስ ካብ ርእስኻ ኣሕሊፍካ ምሃብ ዝዓቢ ፍቕሪ የለን ይብለና ሰባት ክድሕኑ ካብ ክፉእ ክምለሱ ተስፋ ከይቆረፅና ብትዕግስቲ ፀርና ክንጓዓዝ ይግባእ ብርግፅ ከም ሰባት ክንደክም ይከኣል እዩ ግን ሓግዘና ኢልና ንሎመኖ ኣብ ቅርሞ ድላይካ ግበር ይብል ቅዱስ ኣጎስጢኖስ ሓንቲ ሳፍቂርና ንኽኣል እምበር ኩሉ ክበርሃልና እዩ ክነፍቅር ከሎና ንርእስና ኣብ ኣምላኽ ነወሃህድ ባህሪ ኣምላኽ ንለብስ ሽዑ ንቕኑዕ መገዲ ክንጓዓዝ ዘሰክፍ የብልና ኩኖቲ ፅልእን ክፍኣትን ዘሎ ትንሳኤን ሰላምን ክንርኢ ክንክእል ኢና ፍቕሪ ኣምላኽ ኣባና ከም ዘሎ ኣብ ዕለታዊ ሂወትና ክንርእዮ ትሑዛት ኢና ብፍላይ ነቶም ኣብ ልዕሊና በደል ዝፍፅሙ ነቶም ብሓሶት ስምና ዝካፍኡ ዝፀልኡና ነዞም ኩሎም ክንፅልየሎም ክንምሕሮም እንከሎና ዕውታት ኢና በብዝተፈላለየናሉ እንተርሓቕና ንኣምላኽ ኣይክንረኽቦን ኢና ሂወት ትርጉም ዝህልዎ ነቲ ንፀጋም ኣቢሉ ዘሎ ኣብ የማን እንተመለሰና ንዝተጋገየ እንተመሓረና ንዝተጋገየ እንተመሓርና እዩ እሞ ዘዳእቲ ፍቕሪ ዓቀብቲ ህወትን ንኹን ንኩሉ ብሓደ እተፍቅር ኣምላኽ ንኸማይ ዝበሉ ሰባት ከምቲ ንስኻ እትደልዮ ክፍቅር ሓገዘኒ ፀጋኻ ህበኒ እናበልና ንረብምኖ ክሰምዓና ከዓ እዩ ብሩኽ ሰንበት ኣባ ንጉሴ ፍሳሕ
0: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ኣብ ዕለተ ዝኽሪ በዓለ ቅድስቲ ድንግል ማርያም ዘፋጢማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ቅድሚ 45 ዓመት ኣብ ቅርዓት ቅዱስ ጴጥሮስ እተፈጸመ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ናይ ፈተነ ቅትለት ዝገበረ ኩነት ኣዘኻኺሮም ቅዱስነቶም ኣብቲ ዝለገስዎ ኣስተምህሮ ንእኖና ቅድስቲ ድንግል ማርያም ኣደ ኣምላኽ ከም ብልፅቲ ኣብነትን ኣደ ቤተ ክርስቲያንን ገይሮም ብምቕራብ ኣስተንተኑ ብዕለት 3 ግንቦት 1981 ዓመተ ምህረት እቶም ኣብቲ እዋን እቲ ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ቅርዓት ቅዱስ ጴጥሮስ ብዘጋጠመ ናይ ፈተነ ቅትለት መጥቃዕቲ ካብ ዝወረዶም ጉድኣት ድሓኑ ሎሚ ረቡዕ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነዚ ፍጻሜ እዚ ኣዘኻኺሮም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝገበርዎ ዑደት ኣብ መንጎ ህዝቢ ኣምላኽ ድማ ኣብቲ ብ1981 ዓመተ ምህረት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብጥይት እተሃርሙሉ ስፍራ ደው ብምባል ኣብቲ ስፍራ ንዝኽሮም ኣብ ዝተነብረ ጽላት እምኒ ተንበርኪኾም ጸሎት ዓረጉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብተኸታታሊ ዝገብርዎ ዘለዉ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብምቕጻል ብዛዕባ ብሉፅ ኣብነታዊ መንነትን ኣደነት ህዝቢ ኣምላኽን ቅድስቲ ድንግል ማርያም ዘተኮረ ኣብ ናይ መወዳእታ ምዕራፍ ናይቲ ብዛዕባ ቤተ ክርስቲያን ዘስተምህር ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ምርኩስ ብምግባር ኣስተምሂሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ሎሚ ዕለት 13 ግንቦት ዝኽሪ ቅድስቲ ድንግል ማርያም ዘፋጢማ እዩ። ኣብዛ ዕለት እዚኣ ቅድሚ 45 ዓመታት ኣብዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እዋን ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ፈተነ ቕትለት ዝኾኑሉ ዕለት እዩ ዝነበረ። እዚ ፈተነ እዚ ድማ ሳላ ዕቑባ ኣኖና ቅድስቲ ድንግል ማርያም ናብ ሞታ የብጽሖምን ንሶም በዕሎም እውን ብብዙሕ መንገድታት ነዚ ተኣምር ኣረጋጊጾምዎ እዮም። ስለዚ ነዚ ናይ ሎሚ ትምህርተ ክርስቶስ ብዛዕባ እቲ ቅድስቲ ድንግል ማርያም ኣርኣያ ቤተ ክርስቲያን እያ ብዝብል ኣርእስቲ በቲ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ኩሉ ናትኪዩ ቶቱስቱስ ንዝብል ጭርሖ ከወፍዮ ደሊ። ካልኣይ ጉባኤ ቫቲካን ነቲ ናይ መወዳእታ ምዕራፍ ናይቲ ዶግማዊ ቅዋም ብዛዕባ ቤተ ክርስቲያን ዝኾነ ሰነዱ ንድንግል ማርያም ከወፍ መረጸ። ንሳ ከም ብልጽትን ንጽል ኣባል ቤተ ክርስቲያንን ኣብ እምነትን ልግስን ከኣ ከም ዓይነታዊት ብልጽቲ ኣርኣያን ከም ምዃና እያ ትፍለጥ። እዘን ቃላት እዚኣተን ኣብ ማርያም ኣብቲ ትሕቲ ተግባር መንፈስ ቅዱስ ኣብኣ ነቲ ስጋ ዝለበሰ ወዲ ኣምላኽ ክትቅበልን ክትወልዶን ዕድል ዝረኸበት ማርያም ከመይ ጌርና ነቲ ኣርኣያን ምርኡይ ዝኾነ ኣባልነታን ከምኡውን ናይ መላእ ማሕበረሰብ ቤተ ክርስቲያን ኣደነታን ከነለልዮ ከም እንኽእል ክርዳእ ይሕግዘና። ማርያም በቲ ኣብኣ ዝተፈጸመ ዕዮ ናይ ጸጋ ንገዛ ርእሳ ክትቀርጽ ብምፍቃዳ ከምኡውን ነቲ ናብኣ ዝመጸ ውህበት ናይቲ ልዑል ዝኾነ ኣምላኽ ብእምነታን ብድንግልናዊ ፍቕራን ብምቕባላ ፍጹም ኣርኣያ ናይቲ መላእ ቤተ ክርስቲያን ክትኮኖ ተጸዋዓቶ ብልጽቲ ኣብነት እያ። ንሳ ናይ ቃል እግዚኣብሔር ፍጥርቲ ከምኡውን ኣደ ናይ ኵሎም ደቂ ኣምላኽን ኮይና ንተግባር መንፈስ ቅዱስ ብተኣዛዝነት እተወልደት እያ። ብተወሳኺ ቅድስቲ ድንግል ማርያም ኣብ ውሽጢ ሕብረት ቅዱሳን ናይ ህዝቢ ኣምላኽ ንመለኮታዊ ምስጢር ብዘይ ቅድመ ኹነት ክፉታት ክንከውን ፍጹም ኣብነት እትኾነና ብልጽቲ ኣማኒት ስለ ዝኾነት ማርያም ልዕልቲ ኣባል ማሕበረሰብ ቤተ ክርስቲያን እያ። ኣብ መወዳእታ በቲ ኣብ ማእከልና ዝነብር ዝነበረ ዘለዓለማዊ ፍቁር ዝኾነ ፍቕሪ ኣብ ወልደ ኣምላኽ ስለ እትወልደና ንሳ ኣደ ቤተ ክርስቲያን እያ። ኣብኣ ድማ ብተኣማንነት ከም እትሰምዓናን ከም እተዕቁበናን ከም እተፍቅረናን ርግጸኛታት ክንከውን ንኽእል ኢና። ብሉፅ ዝኾነ ኣገላልጻ እዚ ባህርያት ድንግል ማርያም ከም ምስሊ ናይታ ምስጢር ዝኾነት ሰበይቲ ምዃና ብምጥቃስ ክግለጽ ይከኣል እዩ። እታ ሰበይቲ እትብል ቃል ታሪኻዊ ሓቅነት ናይዛ ንእሽቶ ጓል እስራኤል እተጉልሕ እያ። ንሳ ድማ ኣደቲ መሲሕ ብምዃን ፍሉይ ተመክሮ ከተህልፍ እተዋሃበታ መንነታ እያ። እቲ ምስሊ ዝብል መግለጺ ኸኣ ኣብቲ ክልተ ዓይነት ተግባራት ምውራድን ምዕራግን ከም ዝፍጸም የጕልሕ። ኣብኣ ድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እትሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን። እዚ ከምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለዓለማዊ ኣዋጅ መለኮታዊ ፍቓድ በዚ ፍሉይ መንገዲ ብተኣዛዝነትን እምነትን ተስፋን ከምኡውን በቲ ነዳዲ ዝኾነ ፍቕሪ ኣብ ዕዮ መድሓነ ነፍሳት መልልተ ባህርያዊ ዝኾነ ህይወት ንምርካብ ተሓባበረት። ስለዚ ንሳ ብስርዓተ ጸጋ ኣዴና እያ። ምስጢረ ቤተ ክርስቲያን ኣብ ድንግል ማርያም እውን ተንጸባሪቑሎ። ህዝቢ ኣምላኽ ኣብኣ ምሳሌ መበቆሎምን ኣርኣዮኦምን ሃገሮምን ይረኽቡ። اب اد گویتا بیت خرستیان نای گزار سامستیریا اتری ازد ما اب ا ار آیا نای دنگل امنتن نای ادنت فقرن نای مصامد تکیدانن سلاز رخبت رای زیکونس لعلو خلو دما اب تنسا نای گزار سا بلوس مسلی مالت نتخت کونو تصوعات اللو صوعا فتصوم کرسی سلاتری ایو كامن نعزبو زلنا اتي بزعبا دنگلن ادن ابرهان احزاب تغلص حسابات نبيتا خرستيان كنا فكرن فتصامي تا تمتص ملو بملو بخبري اتفتصامن منغست عملاخ اووشتا كنا قلقلن يمهرنا امبا عركس بات ماريام دنگلن ادن زهابتنا بلوس عرعايا نغزار سنا كن مرمر نفقد اللمو با عمالا دنتا بيلنا باتي خابانا انحتتو ملسن محاب كتحقزنا نلمنا اب بيتا خرستيان زلونا تساتفو بتحتنان بنطف امنتن دي زنبر زلخو نتي املاخ بتدرت زيبلو فقري نزقرب اللي صوعتها ملاش نمهاب زهاب النكيدانا ومحبرسب افلطو دي اتوم با املاخ التوهبوني كهناتك اززوم دي هياو كفل بيتا خرستيان كم زخونكوخ كوينو يسمعان ديو نماريام كم عرايا بلستي عبال بيتا خرستيانن عد بيتا خرستيانن غيري دي زرئيا امون ود مزمورن ودان كخوون كتحقزان دما المنا دي زخبركم احواتن حاتن اتي ابلع لماريام زوردة بتحتنان بتعززون زمهارن منفس قدوس نزي زدن نقون النت ملوء بملوء كنركب تسقا يهابنا بزعبا دوغماو قوام برهان حزاب عميقنا مسن نستنتن ندنجل ماريام نزو هبت الزي كتهبنا نلمنا فقري قدستا عد اب كلاتنا منتخ عبي دما ايو كامو دما يخونالنا
2: كبراتن كبرهن سمعتنا سلامكتتالكم نمسجن ناي لامي مدب فنوانا ابزي الزازم ابنات بحمد فنوك سامن الراقب بدحن سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ንቕርብ። ናይ ሎሚ ዕለት 18 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያ ውልኡኽ ቅድስቲ መንበር ኣብ ቦሊቪያ ንብፁእ ኣቡነ ፌርሚን ኤሚልዮ ሶሳ ሮድሪጎን ንናይ ርእሰ ምሕዱር ዞባ ኩርዲስታን ኢራቅ መራሒ መንግስቲ ንኔኽሪ ኢቫን ብርዞኒን ሰዓብቱን ንካቶሊኮስ ናይ ኣርሜናዊት ቤተ ክርስቲያን መንበረ ሲሲልያ ሊባኖስ ፓትርያርክ ብፁእ ወቅዱስ ኣቡነ ኣራም ቀዳማውን ሰዓብቶምን ንጠቕላል ዋና ጸሓፊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ንብፁእ ካርዲናል ማርዮ ግሬችን ንህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ማይክል ቸርንን ምስ ሰዓብቶም ላዕለዎት ኣሕሉቕ ናይቲ ቤት ጽሕፈትን ንተወከልቲ ናይቲ ካቶሊክ ኤክስቴንሽን ሶሳይቲ ተባሂሉ ዝፍለጥ ማሕበርን ተቐቢሎም ከም ዘዘራርቡን ቃለ ማዕዳ ከም ዝደገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 18 ግንቦት መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ፍርቂ መዓልቲ ኣብ ጸሎት ኦንግስተ ሰማይ ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት ኦንግስተ ሰማይን ርእሰ ሊቃነ ጳጳሳት ንሰራሕተይናታትን ተወከልቲ ንተፈላለያ ባንክታት ኢጣልያ ተቐቢሎም ዝለገሱሎም ቃል ምዕዳን ንምስረታ ናይቲ ኣብ መንጎ ላዕለወታ ባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ቅዱስ ኣቦና ዝሃብዎ ይኹንታ ብዝምልከት ኣብ ጀኔቭ ናይ ዝርከብ ውድብ ሕቡራት ሃገራት ቀዋሚ ተዓዛቢ ቅድስቲ መንበር ኣብ ከተማ ሮማ ኣብ ማእከል ሮዛርዮ ሊቫቲኮ ኣብ ዝተኻየደ ኣውደ ጉባኤ ዘስምዕዎ መደረ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 18 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕርገት ጐይታና ናብ እግዚኣብሔር ኣቦና ይስሕበና ሕብረትን ሰላምን እውን ይሃንጽ። ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ኣብ ዘካፈል ዋስተንትኖ ቃል ኣምላኽ ብዛዕባ ዕርገት ጐይታናን መድሓኒናን ኢየሱስ ክርስቶስ የስተንትኑ። መላእ ሕይወት ክርስቶስ ናይ ዕርገት ተግባር ምዃኑን ሰብነት ክርስቶስ ድማ ንመላእ ዓለም ከም ዝሓቁፍን ከም ዘጠቓልልን ንዂሉ ድማ ናብ ላዕሊ ከም ዝስሕብን ከም ዘድሕንን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ንኣስታት 20,000 ዝኾኑ ነጋድያንን መንፈሳውያን በጻሕትን ኣብ ዘካፈልዎ ሓሳባት ሎሚ ኣብ ብዙሓት ሃገራት ኣብ መላእ ዓለም በዓለ ዕርገት ጐይታ ይኸብር ከም ዘሎ ዘኪሮም ቅዱስነቶም ብዛዕባ እዚ ክብረ በዓል እዚን ከስተንትኑ ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ ምድሪ ልዕል ኢሉ ናብ ሰማይ ምዕራጉ እዚ ምስጢር እዚ ኣብ ርሑቕ ዘመን ከም እተፈጸመ ጌርና ከም እንሓስቦ ስለ ዝገብረና ኮይኑ ግና ጐይታ ምስኡ ናብ ምሉእ ሕብረት ምስ ኣቦ ከም ዝስሕበናን ከም ኣካላት እቲ ሓደ ኣካል ክርስቶስ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እቲ ሓቂ ኣዝዩ ህሉ ኩነት እዩ ክብሉ ኣስተምሃሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋትን ሓትን ብሩኽ ሰንበት። ሎሚ ኣብ ብዙሓት ሃገራት በዓል ዕርገት ጐይታና ይኸብር ኣሎ። እቲ ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ምስሊ ናይ ዝዕለት ከምቲ ቅዱስ መጽሓፍ ዘቕርበልና ካብ ምድሪ ልዕል ኢሉ ናብ ሰማይ ዓረገ ነዚ ምስጢር እዚ ኣብ ጥንቲ ዘመን ከም እተፈጸመ ጌርና ክንሓስቦ ክገብረና ይኽእል እዩ። ንሕና ግና ከም ኣካላት ሓደ ሰብ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እዚ ምስጢር እዚ ከምኡ ኣይኮነን እምበኣር ናብ ሰማይ ምዕራጉ ምስኡ ናብ ምሉእ ሕብረት ምስ ኣቦ ይስሕበና። በዚ ኸምዚ ቅዱስ ኣጐስጢኖስ ብልጽግና ናይ ርእሲ ተስፋ ናይቶም ኣካላት እዩ በለ። ብርግጽ መላእ ሕይወት ክርስቶስ ተግባር ዕርገት እዩ ዝነበረ። ብሰብኣውነቱ ኣቢሉ ንመላእ ዓለም ሓቒፉ ንደቂ ሰብ ካብቲ ሓጥእ ኩነቶም ልዕል የብሎምን ይብጀዎምን። በዚ ኸምዚ ኵሎም ደቂ ሰባት ሰብኡትን ኣንስትን ነቲ ወዲ ኣምላኽ ብሞቱ ንሞትና ኣጥፊኡ ብትንሣኡ ኸዓ ሕይወት ዝሃበና ነቲ እተፈጸመ ዓወት ፋሲካ ምእንቲ ክካፈሉ ኣብቲ ኣቐዲሙ ጸልማትን ፍትሒ ኣልቦነትን ተስፋ ቝርጸትን ዝነበረሉ ብርሃንን ይቕሬታን ተስፋን ድማ ይህበና። ስለዚ ዕርገት ብዛዕባ ርሑቕ ተስፋ ኣይኮነን ዝዛረበና የግዳስ ብዛዕባእቲ ናብ ሰማያዊ ክብሪ ዝስሕበና ህያው ማእሰር እዩ ዝነግረና ድሮ ኣብዛ ህይወት እዚኣ ዘሎና ንኣተሓሳስባና ልዕል የብሎ ከምኡውን ንግንዛቤናን ስምዒትናን ተግባራትናን ናብ ስፍሓት ልቢ ኣምላኽ ብዝያዳ ዝመርሖ ሓቂ እዩ ኣብ ርእሲ እዚ እውን ኣብዚ ጐደና ዕርገት ነቲ መንገዲ ንፈልጦ ኢና እወ ኣብ ኢየሱስ ክርስቶስ ኣብ ውህበት ህይወቱን ኣብነቱን ትምህርትታቱን ኢና እንረኽቦ ኣብ ቅድስቲ ድንግል ማርያምን ቅዱሳንን እውን ንርእዮ ኢና እቶም ቤተ ክርስቲያን ከም ኣድማሳዊ ምሳሌ ገይራ ተቕርቦም ቅድስቲ ድንግል ማርያምን ኩሎም ቅዱሳንን ኣብኣቶም እውን እንርእዮ ኢና ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባቶም ኣብ ጎረቤትና ዘለዉ ቅዱሳን እውን ክነግሩና ይፈትዉ ነበሩ ኣብ መዓልታዊ ህይወትና ምስኦም እንነብር ኣቦታትን ኣዴታትን እንሓጎታትን ኣቦሓጎታትን ኣብ ኩሉ ክሊ ዕድመን ኩነትን ዝርከቡ ሰባት ብሓጎስን ብተወፋይነትን ከም ወንጌል ብቕንዕና ንኽነብሩ ዝጽዕሩ ሰባት እውን ኣለዉ ምስኣታቶም ሓቢርና ብደገፎምን ሳልኦምን ብጸሎቶምን መዓልታዊ ናብ ሰማይ ክንድይብ ንኽእል ኢና ከምቲ ቅዱስ ጳውሎስ ዝበሎ ኣብቲ ሓቅን ፍትሕን ፍቕርን ዝኾነ ነገር ከነተኩር ኣሎና ብሓገዝ ኣምላኽ ከኣ ዝሰማዕናዮን ዝረኣናዮን ኵሉ ኣብ ግብሪ ነውዕሎ በዚ ኸምዚ እቲ ብጥምቀት ዝተቐበልናዮን ወትሩ ናብ ላዕለዋይ ደረጃ ናብ ኣቦ ዝስሕበናን መለኮታዊ ህይወት ኣብ ውሽጥናን ኣብ ከባቢናን ክዓቢ ከምኡውን ክቡር ፍረ ሕብረትን ሰላምን ኣብ ዓለም ክሰፍሕ ይኽእል እዩ ኣብ ነፍሲ ወከፍ ህሞት እተብርሃልናን እትመርሓናን ንግሥተ ሰማይ ቅድስቲ ድንግል ማርያም ኣብ ጉዕዞና ትደግፈና ንሰላም ምክንኻን ንህይወት ምክንኻን ማለት እዩ ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ቤተ ክርስቲያን ቅንያት ስቡህ ኣንተ ኣብ እተኽብረሉ ዘላ ሰሙን ሰላም ኣብ ልቢ ዅሎም ደቂ ሰባት ክሰፍን ጸልዮም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ዕለት 17 ግንቦት ልክዕ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ድኅሪ ምድጋሞም ኣብ ዘካፈልዎ ቃል ሰላምታን ምሕጽንታን ቅነ ስቡህ ኣንተ ካብ ዕለት 17 ክሳብ ዕለት 24 ግንቦት ተዘኪሩ ከም ዝጸንሕ ዘኪሮም እዚ ዓመታዊ በዓለ ዝኽርዚ ናይቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ክንክን ሓባራዊት ቤትና ዝጸሓፍዋ ዓዋዲት መልእኽቲ ብኽብሪ ዝዝክር መደብ እዩ በዚ ኸምዚ ድማ ኵሎም ደቂ ሰባት ካብ ተስፋ ናብ ተግባር ክሰግሩ ይዕድም ቅዱስ ኣቦና ኣስዒቦም ንኣባላት ምንቅስቓስ ስቡህ ኣንተን ንዅሎም እቶም ንክንክን ስነ ኣከባብያዊ ምልኣተ ህንጸት ዝሰርሑ ሰባት ብምትብባዕ ንተጸምድኦም ዳግም ክሕድሱ ተላበውዎም ቅዱስ ፍራንቸስኮ በዓል ኣሲዚ ንፍጥረት ዝነበሮ ፍቕርን መልእኽቲ ሰላምን ጠቒሶም ድማ ቅዱስ ኣቦና ቤተ ክርስቲያን ንዝኽሪ ዕረፍቲ እዚ ቅዱስ እዚ መበል 800 ዓመት ተኸብር ከም ዘላ እውን ኣዘኻኺሮም ኣብዛ ዓመተ ኢዮቤል ቅዱስ ፍራንቸስኮ በዓል ኣሲዚ ነቲ ምስ ኣምላኽን ምስ ኣሕዋትናን ሓትናን ከምኡውን ምስ ኵሎም ፍጥረት ምእንቲ ሰላም ዘመሓላልፎ መልእኽቲ ንዘክር በሉ ርእሰ ሊቃነ ጳጳሳት ኣብዝ ቐረባ ዓመታት ውግኣት ኣብ ዓውዲ ክንክንን ዕቤት ፍጥረትን ኣጸቢቑ ከም ዘነከየ ገሊጾም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንጎ ህንጸት ሰላምን ሓልዮት ህይወትን ዘሎ ውሽጣዊ ምትእስሳር ኣመልኪቶም እውን ኣትሪሮም ተዛረቡ ንኣባላት ምንቅስቓስ ስቡህ ኣንተን ንዅሎም እቶም ንምሉእ ስነ ኣከባብያዊ ህንጸት ዝሰርሑ ሰባትን ተጸምድኦም ክሕድሱ ኣተባብዖም ኣለኹ በሉ ንሰላም ምክንኻን ንህይወት ምሕላይ ማለት እዩ ክብሉ ድማ ቃል ምሕጽንታኦም ከም ዝዛዘሙ ዜና ቫቲካን የመላኽት
1: ሰሊካን ጳጳሳት ኢሎን መበል 14 ምስ ሰራሕተኛታትን ወከልትን ዝተፈላለያ ባንክታት ኢጣልያ ዕለት 16 ግንቦት ብምርኻብ ብፍላይ ኣብ ዘመነ ምዕባለ ዕደ ጥበብን ቀመራዊ ምዕሪት ስርዓታትን ሰብ ብማእከል ዝገበረ ኣገባብ ብምሕላው ኣገዳሲ ምዃኑ የጉልዑ ሰሊካን ጳጳሳት ኢሎን መበል 14 ኩሉ ግዜ ሰባት ኣብ ብማእከል ባንክን ቁጠባውን ስርዓታትን መቐማጥ ኣገዳሲ ምዃኑ ብምምልካት ኣብዚ ዓውድታት ዝሰርሑ ንሰናይ ተግባር መርሒ መትከል ስልታዊ ምርጫታቶም ክገብሩ ኣተሓሳሲቦም መንፈስ መሰረታትኩም ንኹሉ ዘዘኻኽር ብፍላይ ኣብ ሓደ ባንኪ ዝኣቱ ርእሰማት ዘይኮነስ ሰብ ምዃኑ ብድሕሪ እቲ ቁፅሪ ደቂ ኣንስትዮን ደቂ ተባዕትዮን ሓገዝ ዘድልዮም ኣባይቲ ስድራ ከም ዘለውን ኣብ ዘስምዖ መደረ ኣጉሊሖም ልዑሉ ደረጃ ኮምፒተራዊ እናኾነ ዝኸይድ ዘሎ ናይ ገንዘብን ቁጠባን መሳርሕታት ኣብ መንጎ ውልቀ ሰባት ኣብ ዘሎ ርክባት ዝያዳ እተሓላለኸን ደጋዊ መልክዕ ዓቲ ሽምግልና ማእከላይን ኣብ ዝኾነሉ ሓዋኹ ንስኻትኩም ወረስቲ ዓብዪ ልምዲ ሰብኣዊ ኣቃልቦ እቶም ኣገልግሎትኩም ዝረኽቡ ሰባት ኣብ ዝሕልው ናይ ቀመራዊ ምርዒት ስርዓት እተጠንጠኑ ኮይኑ ከይስምዖም ንምርግጋፅ እተፀዋዕኩም ኢኹም ቢሎም ብድሕሪ ስርዓት እዚ ሎሚ ከም ቀደሙ ክሰምዑን ሰናይ ክገብሩን ፍቓደኛታት ዝኾኑ ሰባት ክህልው ኣለዎም እንክብሉ ከም ዘስተብሃሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ መበቆልን ምዕባልን እተፈላለዩ ባንክታትን ኣባይቲ ልቓሕ ማሕበራትን ብምስትንታን ኣብ ታሪክ ኢጣልያ ብተፈላለየ እዋናት መኽሰብ ንምፍራይን ዋጋ ንምፍጣርን ዝዓለመ ሓድሽ ንግራዊ ስራሕ ንምንዳፍ ንምጅማርን ንምምሕዳርን ዕድል ዕዳጋ ንምልላይ ሃብቲ ንምውዳብን ዝተቆፅረ ስነ ገንዘባዊ ሓደጋታት ብምውሳድን ዝግበር ንጡፍ መስርሕን መንግስታውን ብሕታውን ቁጠባውን ንምድጋፍ ከመይ ሓበራዊ ዕላማ ከም ዝነበሮም ኣጉሊሖም እቲ ብትብዓትን ምህዞን ዝፍለጥ ኣጀማምራኦም ኣብ መንጎ ቁጠባን ምውፋርን ናይ ብሕቲ ኾነ መንግስታዊ ትካል ሓበራዊ ጥቕምን ድልዱል ቁጠባዊ ዕብየትን ኣብ ምስዓብ ዘሎ ምትሕብባር ዘረጋግፅ እዩ። እተን ኣብዚ ቦታ እዚ ዝርከባ ቁጠባዊ ትካላት ብተፈላለየ መገድታት ኣብ መንጎ ወልቀ ሰባትን ትካላትን ተቋማትን ፍትሓዊ ምክፍፋልን ምዕሩይ ምብፃሕን ሓብቲ ብምትብባዕ ረብሓታት ንኩሉ ሰብ ብቐሊሉ ክበፅሕ ምግባር የድሊ እንክብል ብምምልካት እዚ ድማ ምስቲ ኣምላኽ ንደቂ ሰብ ሓለውቲ ፍጥረት ንክኾን ብሕድሪ ዝሓቦም ተልእኾ ኣፀቢቑ ዝሰማማዕ ማሕበራዊ ዕማም ዝስዕቦ ምዃኑ ኣስተብሂሎም ኣብ ዝሓለፉ ዘመናት ስርዓት ባንኪ ኣብ ማእከል ቁጠባውን ማሕበራውን ምዕባለ ኮይኑ ንህወት ሰባት ፅልዋ ክህልዎ ዝኽእል ኣዝዩ እተሓላለኸ ክውንነት ኮይኑ ከም ዝፀናሐን በዚ ምክንያት እዚ ድማ እዚ ስርዓት እዚ በቲ ሓደ ሸነኽ ናይ ሓፈሻዊ ድሕንነት ፍትሓዊ ምክፋል ምትብባዕ በቲ ካልእ ሸነኽ ከዓ ብኣሉታዊ መገልዲ ምንጪ ዘይማዕርነትን ድኽነትን ዝኾነ ስስዐ ዝመልኦ ምእካብ ናብ ዝድግፍ ክልተ ኣማራፅታት ከም ዝመርሕ የዘኻኽሩ። ርእሰ ሊቃነ ጳጳሳት ኣብ ውሽጢ እዚ ሰፊሕ መዓቅፍ እዚ እቶም ኣብ ቁጠባዊ ዕዳጋ ዝነጥፉ ሰባት ብቐንዕና ብምስራሕ ጥራይ ዘይኮነስ ንቶም ዝንቀሳቀሰሉ ህዝብን ሃዋኹን ናብ ጥንቁቕን ምስ ግብረ ገብ ናብ ዝሰማማዕን ኣጠቃቅመ ፀጋታት ብምምሃርን ብምምራሕን እውን እትነጥፉ ምዃንኩም ታሪክኩም ዝምስክሮ እዩ። እዚ ከዓ ተሃዋስነትን ብልሕን ቅንዕናን ግብረ ሰናይን ዘወሃህድ እዩ ቢሎም እዚ ናይ ኣሰራርሓ ኣገባብ ጥዑዩ ንነባርን ዕብየት ትካላትን ማሕበራዊ ቅድታትን ዝምድናታትን ብኸመይ ከም ዘረጋግፅ እውን ምስ ግዜ ዝረኣይ እዩ። ባንክታት ኣብ መዋቅራውን ባህላውን ፍልቀት ሓደ ሕብረተሰብ ክፀልዋ ከም ዝኽእላን ነዚ ብምቅዋም ርእሰ ሊቃነ ጳጳሳት ናብ ንዋታዊ ክቡረታት ጥራሕ ብምትኳር ህወት ናብ ዘደናገር ዕላማን ኣገባባትን ከይምለስ ኣጠንቂቖም ኣብ ቁጠባዊ ዓውዲ እውን እንተኾነ ሰብኣውነት ኩሉ ግዜ ኣብ ማእከል ክኸውን ኣለዎ እንክብሉ ኣጉሊሖም ምስ እዚ ኣተሓሒዞም እተን ኣብ ዝርክብ እዚ ዝተራኽባ ባንክታት ኢጣልያ ዝኽተልዑ ዝተፈላለየ ሰብኣውን ባህላውን ተበግሶታት ብምንዓደ ኣብዚ መገዲ ሓድሕዳዊ ምድግጋፍን ምትሕግጋዝን ብምስራፅ ክቕፅለ ኣተባቢዖም እዚ እቲ ፅኑዑን ዓሚቑን ስሩን መበቆሉን እዩ። ዋላ እኳ መብዛሕትኡ ግዜ ዘይረአ እንተኾነ ሰላኡ ድማ ገረብ እዘን ትካላት እናዓበየን እናዓንበበን ይቕፅለ ኣሎ ምስ በሉ ኣብ መደምደምታ መደረኦም ነቶም ኣብቲ ቦታ ዝነበሩ ሰባት ንሰናይ ተግባር ፈፂሞም ከይርስዑ መሪሕ መትከል ስነስልቶም ምርጫታቶም ብምግባር ኣብ ስሮም ፀኒዖም ክጓዓዙ ሓደራ ከም ዝበሉ ዜና ቫቲካን ኣፍሊጡ።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ቤተ ክርስቲያን መበል 60 ዓመት ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ኣብ እተኽብረሉ ዘላ ዕለት ርእሰ ሊቃነ ጳጳሳት ልዮን መበል 14 ንካቶሊካውያን ምህዞታት ቴክኖሎጂ ናብ ሓቂ ሰብኣዊ ኣካል ዘተኮረ ክኸውን ክሕግዙ የተባብዑ። ካቶሊካዊት ቤተ ክርስቲያን ትማል ሰንበት ዕለት 17 ግንቦት መበል 60 ዓመት ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ኣኽቢራ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ደድሕሪ ጸሎት ኦንግስተ ሰማይ ኣብ ዘካፈልዎ ቃል ምሕፅንታ ነዚ ዓለም ለኻዊ መዓልቲ ማሕበራዊ ርክባት ብምዝካር ኩሉ ሰብ ወትሩ ንሓቂ ሰብኣዊ ኣካል ዘኽብር ዓይነት ሓሳብ ንሓሳብ ናይ ምልውዋጥ መስመራት ክሃንጽ ኣተባቢዖም። ኣብዚ ቀረባ ዓመታት ኣብ ቴክኖሎጂን ከምኡውን ኣብ መራኸቢ ብዙሓን እተረእየ ሰፊሕ ምዕባሌታት ብምጥቃስ ቴክኖሎጂያዊ ምህዞታት ናብ ረብሓ ደቂ ሰብ ከምርሕ ፃውዒት ኣቕሪቦም ኩሉ ሰብ ኩሉ ሳዕኒ ሓቂ ሰብኣዊ ኣካል ዘኽብር ኩሉ ዓይነት ቴክኖሎጂያዊ ምህዞታት ናብዚ ሓቂ እዚ ከምርሕ ዘለዎ ሓሳብ ንሓሳብ ናይ ምልዋጥ ተግባራት ክሕግዝ ኣተባብዓ ኣለኹ በሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ወርሒ ጥሪ ኣብ መበል 6 ዓመት ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ዘመሓላለፍዎ መልእኽቲ ድምፅን ገጽን ደቂ ሰብ ምዕቃብ ኣብ ዝብል ኣርእስቲ ሓሳብ ከም ዘካፈሉ ዜና ቫቲካን ሓቢሩ ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣምላኽ ንደቂ ሰብ ብመልክዑን ብምስሉን ስለ ዝፈጠሮም ገጽን ድምፅን ናይቲ ቅዱስ ምዃኖም ገሊፆም ነፍሲ ወከፍና ካብ ናይ ገዛ ርእስና ተመክሮ ዝምንጩን ምስ ካልኦት ዘሎና ርክብ ዝገልጽን መተካእታ ዘይብሉን ዘይነቓንቕን ጸዋዕታ ኣሎና ድማ በሉ ይኹን እምበር ሓደስቲ ቴክኖሎጂያዊ ምህዞታት ድምፅን ገጽን ስምዒትን ብምቕዳሕ ንፍልልያትና ኣብ ሓደጋ ከም ዘእትዉ ዘለዉ እውን ገሊፆም ድምፅን ገጽን ደቂ ሰብ ጥበብን ፍልጠትን ሕልናን ሓላፍነትን ድንጋጽን ዕርክነትን ብምቕዳሕ እቲ ሰብ ዝሰርሖ ኣስተውዕሎት ተባሂሉ ዝፍለጥ ስርዓት ኣብ ስነ ኣከባብያዊ ኪደት ዝካየድ ሓበሬታ እውን ጣልቃ ይኣትሎ ጥራይ ዘይኮነስ ነቲ ዓሚቕ ደረጃ ሓሳብ ንሓሳብ ናይ ምልዋጥ መስመራት እውን ማለት ንሰብኣዊ ርክባት ከይተረፈ ይጥሕሶሎ በሉ እቲ ንደቂ ሰብ ዘስግእ ዘሎ ናይ ሓቂ ስግኣት ነቲ ንሰብ ዝሰርሖ ኣስተውዕሎትን ከምኡውን ነቲ ኣብ ማሕበራዊ መራኸቢታት ዝርአ ዘሎ ቀመራዊ ምዕሪት ናይ ምስማዕን ብመመያ ናይ ምቕባልን ክእለትና ንምውጋድ ዘሎና ድልውነት ምዃኑ ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣስፊሖም ገለጹ በዚ ምኽንያት እዚ ወትሩ ካባናት ተፈልዩ ምስኦም ክንራኸብን ንኽእልን ካብኣቶም ክንምሃር ዘሎናን ሰባት ናይ ምርኻብ ኣጋጣሚ ተዓጢቕና ኣሎና በሉ ንኻልኦት እንተ ተቐበልናዮምን እንተ ሓቖፍናዮምን ርክብን ዕርክነትን ክህሉ ይኽእል እዩ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ድማ ንሰባት ምስ ሰብ ዝሰርሖ ኣስተውዕሎትን ንሓድሕድናን ኣብ ዘሎና ርክብን ሓላፍነትን ምትሕብባርን ትምህርትን ከቕበሉ ኣተባብዕዎም እዚ ዲጂታላዊ ሰውራ ናይ ቀመራዊ ምዕሪት ብዛዕባ ክውንነት ንዘሎና ኣረኣያ ብኸመይ ከም ዝቐርጾን ሰብ ዝሰርሖ ኣስተውዕሎት ኣድልዎ ብኸመይ ከም ዝገብርን እንታይ ዓይነት ኣሰራርሓታት ኣብ ምግብና ንምህላው ዝውስን ቁጠባዊ ስርዓትን ቅድታትን ቁጠባን ብኸመይ ክቕይር ከም ዝኽእልን ንምርዳእ ዲጂታላዊ መሃዝነት ዝሓትት እዩ በሉ ቅዱስ ኣቦና መልእኽቶም ኣብ ምዝዛም እንደገና ኣብ ክንዲ ምስ ሰባት ንምዝርራብ ገጽን ድምፅን የድልየና ኣሎ ክብሉ እውን ደምደሙ ንውህበት ሰብኣዊ ርክባት ከም ዓሚቑ ሓቂ ደቂ ሰብ ጌርና ክርእዮ ኣለና ኩሉ ቴክኖሎጂያዊ ምህዞታት እውን ናብኡ ዘተኮረ ክኸውን ኣለዎ ክብሉ ድማ ተላበዉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ብብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዝተኸተመ ጽሑፍ መሰረት ብምግባር ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ንምቕዋም ይኹንታ ሂቦም ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 12 ግንቦት ኣብ ዝወፀ ስዒቡ ድማ ብዕለት 16 ግንቦት እተሓትመ ብብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝተፈረመ ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ዝዓይ ኮሚሽን ብዛዕባ ሰብ ዝሰርሖ ኣስተውዕሎት ንምቋም ኣጽዲቖም ኣብዚ ቀረባ ዓሰርተታት ዓመታት እተረእየ ምዕባለ ሰብ ዝሰርሖ ኣስተውዕሎት ከምኡውን ኣብዚ ቀረባ ግዜ ኣብ ሰፊሕ ኣጠቓቕማዊ እተረእየ ፍጥነት ኣብ ደቂ ሰብን ኣብ ሰብኣውነትን ብሓፈሻ ክሕድሮ ዝኽእል ጽልዋ ቤተ ክርስቲያን ንኽብሪ ነፍሲ ወከፍ ሰብኣዊ ኣካል ብፍላይ ከኣ ምስ ምሉእ ዕቤቶም ብዝተተሓሓዘ ዘለዎ ሓልዮት ብምግንዛብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ንምቋም ኣጽዲቖም ይብል እቲ ጽሑፍ ርእሰ ሊቃነ ጳጳሳት ብዕለት 3 ግንቦት ምስ ብፁእ ካርዲናል ማይክል ቸርኒ ድሕሪ ምርኻቦም ነዚ ኣካል ቅድስቲ መንበር ኣጽዲቖሞ ኣለዉ እዚ ኣብ ቀዳማይ ዓመት ዝካየድ ዘሎ ኣኼባ ንዕዮ ዚ ኮሚሽን ከተሓባብር ድማ እዩ እቲ ጽሑፍ ከም ዘመልክቶ እቲ ኮሚሽን ብ7 ኣካላት ቅድስቲ መንበርን ብተወከልትን ዝቖመ ምዃኑ ይገልጽ እዚኣተን ድማ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት ኣንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈትን ጳጳሳዊ ተቋም ስነ ሕይወትን ጳጳሳዊ ተቋም ስነ ፍልጠትን ከምኡውን ጳጳሳዊ ተቋም ስነ ማሕበራዊ ትምህርትን የጠቓልል ሓንቲ ካብዘን ተቋማት ድማ ነቲ ኮሚሽን ንሓደ ዓመት ናይ ምትሕብባር ሓላፍነት ዘለዋ ክትከውን እያ እዚ ድማ በብግዜኡ ክሕደስ ዝከኣል እዩ ብድሕሪ እዚ ርእሰ ሊቃነ ጳጳሳት ነቲ ዕዮ ዝመርሖ ኣካል ቀጺሎም ይውስኑ እዚ ጽሑፍ ከም ዝገለጾ ኣብ መንጎ ኣባላት ጉጅለ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ዝተተሓሓዘ ንጥፈታትን ውጥናትን እንተላይ ብዛዕባ ኣጠቓቕማዊ ዝምልከት ፖሊሲታትን ኣብ ቅድስቲ መንበር ምትሕብባርን ምልውዋጥን ከምኡውን ናይ ተሳትፎ ሓላፍነት እቲ ተሓባባሪ ኣካል ክኸውን እዩ ይብል ብፁእ ካርዲናል ቸርኒ ነቲ ኣካል ብመሰረት ዓንቀጽ 28 ናይ ሃዋርያዊ ቅዋም ስብኩ ወንጌለ ከም ዝቖመን ኣብ ትሕቲ እዚ ኮሚሽን ድማ ሓለፍቲ ላዕለወት ኣባይቲ ጽሕፈትን ንሓላፍነት ብዙሓት ተቋማት ቅድስቲ መንበርን ዝትንክፍን ሓባራውን ተኸታታሊ ምምኽኻርን ዘድልዮን ጉዳያት ንምፍታሕ ፍሉይ ኮሚሽን ክፈጥር ይኽእል እዩ ይብሉ ላዕለወት ኣባይቲ ጽሕፈት ቅድስቲ መንበር ነዚ ጉዳይ እዚ ንምፍታሕ ኣብ ዝተኣከብሉ እዚ ንመጀመርታ ግዜ ኣይኮነን ኣብ ወርሒ ጥሪ 2025 እቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት ባህልን ትምህርቲ ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ እቲ ኣብ መንጎ ሰብ ዝሰርሖ ኣስተውዕለትን ሰብኣዊ ምስትውዓልን ዝገልጽ ጥንታዊ ወሃዲስ ዘርእስቱ መዘኻኸሪ ኣሕቲሞም ከም ዝነበሩ እውን ዝዝከር እዩ ብተወሳኺ እውን ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ሰብ ዝሰርሖ ኣስተውዕሎት ካልእ ቴክኖሎጂያዊ ምዕባለታትን ንሕብረተሰብና ከስዕብሉ ዝኽእሉ ብድሆታት ብተደጋጋሚ ስለ እተዛረብሉ እዚ ፍረ ነገር እዚ ኣብ ብምሉኡ ዘመነ ጵጵስና ቅዱስ ኣቦና ልዮን መበል 14 ሸፈነ ረኺቡ ዘሎ ኣርእስቲ እዩ ብዕለት 10 ግንቦት 2025 ደድሕሪ ናብ መንበረ ጴጥሮስ ምድያቦም ሒደት መዓልትታት ጸኒሖም ርእሰ ሊቃነ ጳጳሳት ምስ ብፁዓን ካርዲናላት ኣብ ዘካየድዎ ኣኼባ ብዛዕባ እቲ ንጵጵስናዎም ዝመረጽዎ ስሞምን ክገልጹ ንኣብነት ርእሰ ሊቃነ ጳጳሳት ልዮን መበል 13 ተኸቲሎም ከም ዝመረጽዎ ኣመልከቱ ኣስዕብ ኣቢሎም እውን ኣብዚ ግዜና ቤተ ክርስቲያን ንኻልእ ዓይነት ኢንዱስትርያዊ ሰውራ ከምኡውን ንሰብኣዊ ክብርን ፍትሕን ሸቕልን ንምክልኻል ሓድሽ ብድሆታት ዘስዕብ ምዕባሌታት ምላሽ ብምሃብ ንዅሉ ሰብ መዝገብ ማሕበራዊ ትምህርታ ተቕርባላ በሉ
1: እዚ ዜና ቫቲካን እዩ ኣብ ጀነቭ ኣብ ናይ ውሉድ ሕቡራት ሃገራት ትካል ቋም ተዓዘበ ቅድስቲ መንበር ሊቀ ጳጳሳት ባሌስትሬሮ ዕለት 13 ግንቦት ብማዕከል መጽናዕቲ ሮዛሪዮ ሊቫቲኖ ኣብ ሮማ ኣብ ዝተወደበ ዓውደ ኣኼባ ተረኺቦም ኣብ ዝስምዖም መደረ ብዛዕባ ብዝሓጎናውነትን ሓድሕዳዊ ተመራኽወስነትን ኣብ ሓደ እዋን ከም ረቑሕታት ምርግጋእ ዝግለጽ ዝነበረ ሎሚ ናብ መጋበርያ ተቓልዕነትን ስልጣንን ምፍርራሕን ከም ዝተቐየረ ያስተንትኑ ድምፂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሎሚ ሓደ ካብቶም ምጥሓስ ኣህጉራዊ ሕግን ሰብኣዊ ሕግን ብስርዓታውን ብዘየማትእን መገዲ ዝኹንኑ ሒደት ሰባት ምዃኖም ኣጉሊሖም ኣብዚ እዋን እዚ ዓሚቕ ቅልውላው ዘጋጥሞ ዘሎ ዓለምለኻዊ ስርዓት ኣብ ምኽናፅ ኣበርክቶ ዝገበሩ ብዙሓት ትካላት ብንጹር ካሕብሩ ከም ዘለዎም ኣብ ብዝሓጎናውነትን ሓድሕዳዊ ተመራኾስነትን እተመስረተ ስርዓት ኣብ ዝሓለፈ እዋን ርግኣት ውሕስነት ዝህብ ዝነበረ ሎሚ ግን ከም መጋበርያ ጸቕጥን ጸለምን መፍረርሕን ኮይኑ ኣሎ ቢሎም እዚ ድማ ነቲ ኣህጉራዊ ማሕበረሰብ ዝካፈሎ ክቡራት ዋጋታት ስርዓታት ከም ዝደኸመ ዝሕብር ምልክትና ኾነ ንሰላም ዝቐርበ ጻውዒት ኣድማዕነቱ ክንክ ይገብር ምህላዉ ጀነብ ኣብ ዝርከብ ኣብ ናይ ውድብ ሕቡራት ሃገራት ትካላት ናይ ቅድስቲ መንበር ቋም ተዓዛቢ ሊቀ ጳጳሳት ኤቶር ባሌስትሬሮ ኣብ ዝሓለፈ ዕለት 13 ግንቦት ኣብቲ ብማእከል መጽናዕቲ ሮዛሪዮ ላቫቲኖ ኣብ ሮማ ኣብ ናይ ኢጣልያ ህዝባዊ ባይቶ ህንፃ ኣብ ዝተኻየደ ዓውደ ጉባኤ ተሳቲፎም ኣብ ዘስምዖ መደረ ከም ዘጉልሑ ዜና ቫቲካን ኣፍሊጡ ሊቀ ጳጳሳት ባሌስትሬሮ ዳግማይ ምምጻእ ስነ መጎት ዓውድታት ጽልዋን ሓፅያዊ ግዝኣታትን ኣጉሊሖም እዚ ከዓ ንሓድሽ ስርዓት ዓለም ውድድር ከም ዘጓሃህርን እቶም ነዚ ሕጂ ዘሎ ስርዓት ዝቐርፁ ሓይልታት መሬት ክስእኑ ፍቓዲናታት እኳ እንተዘይኮኑ ፋሕ ብዝበሉ መገዲ እዮም ዝጓዓዙ ነቲ እናወሰኺ ዝኸይድ ዘሎ ተዋሳእነት ሓደስቲ ሓይልታት ክቆፃፀሩ ኣይክእሉን እዮም ኣብዚ እዋን እዚ መሻርክቲ ውሁዳን መሻርክቲ ተባሂሎም ይቁፀሩ ንቐንዲ ሓይልታቶም ከዓ ብኢንዳስትሪ ቁጠባዊ ሓብቲ ካብኡ ሓሊፉ ሓደ ሓደ ግዜ ብወታደራዊ ወፈያታት ዝደጋገፉ ክኾኑ ይግደዱ እዚ እውን ሓደስቲ ምሾት ዝመልኦ ወይ ድማ ኣብ ውልቃዊ ረብሓ ዘተኮረ ሽርክነት ይፍጠር ኣሎ እዚ ናይ ሓቂ ጥምረት ዘይኮነስ ንሓበራዊ ተፃረርቲ ንምቅላስ እተሓንፀ ስነ ስልታዊ ምትእኽኻብ እዩ ከም ዝበሉ ዜና ቫቲካን ይሕብር ድሕሪ ሕጂ ኣድማሳዊ ተቐባልነት ዘሎ ስርዓተ ክብርታት የሎን ምጥቃስ ሰላም ድማ ነቶም ተፃራሪ ረብሓታት ዘለዎም ዘይትንክፎም ይኸውን ዝበሉ ሊቀ ጳጳሳት ባለስትሬሮ ተመሳሳሊ ኣድማሳዊ ውክልና ዘይብሎም ኣማራፂ ኣካላት ብምፍጣር ንወድብ ሕቡራት ሃገራት ናይ መግላል ዝንባለ ንዓበይ ምህላው ኣስሚሮም ብፍላይ ንወድብ ሕቡራት ሃገራት ብምጥቃስ ብዛዕባ ቀጻሊ ምድስካል ዝረአ ዘሎ ባይቶ ፀጥታን ምሕዳሱ ዘይምኽኣልን ኣስተብሂሎም እዚ ረቑሓታት እዚ ነቲ ኣህጉራዊ ኣካል ዝወሃቦ ዝነበረ ግምት ንኽንኪ ኣበርክቶ ዝገብርን ኣብ ብዙሓት መንግስታት ሰፊሕ ስምዒት ህፁፅነት ዘጓሃህር ኮይኑ ኣሎ ምድኻም ተኣማንነትን ኣህጉራዊ ስርዓት ዝያዳ ስነ ምግባር ዘይብሉ ሓደ ወገናዊ ስጉምትታት ዘተባብዕን ሓደጋ ግጭት ዘይምርግጋእን ሰብኣዊ ስቃይን ዝውስኽ እዩ ብሓፈሻ ሎሚ ዘሎ ኣህጉራዊ ስርዓት ብስነ ሓሳባዊ መፈላለይን ተገራጫዊ ፖለቲካውን ቁጠባውን ረብሓታትን ዝተዓፅወ ይመስል እንተኾነ ግን ኣህጉራዊ ስርዓት ኣድላይን መተካታት ዘይብሉን እዩ ከም ዝበሉ ዜና ቫቲካን የመላኽት ነዚ ንምድጋፍ ውሽጣዊ ክብረተሰብ ንስልጣን ክቅድምን ዝድርቶን መሰረታዊ ስርዓት ኣፍልጦ መሓብ ኣድላይ ምዃኑ ሊቀ ጳጳሳት ባለስትሬሮ ገሊፆም ቀፂሎም ነቲ ርእሰ ሊቃነ ጳጳሳት ኣብ መጀመርቲ ዓመት ኣብ ቅድስቲ መንበር ተቐባልነት ዘሎም ልኡካነ መንግስትታትን ኣህጉራውያን ትካላትን ተቐቢሎም ኣብ ዘስምዖ መደረ ክውንነት ካብ ሓቂ ኣብ መወዳእታ ድማ ካብ ሰናይ ምዝፍላይ ክብረት ተሰብ በዓሉ ተዛማዲ ይኸውን ስስዕ ዝመልኦን ተለዋዋጥን ፍልልያትን ረብሓታት ውልቀ ሰባትን ሓያላት መንግስታትን ድማ ዘይተርፍ ይኸውን ኣብ ብዙሓ ጎናውነትን ኣህጉራዊ ሕግን እንኣምን እንተ ደኣ ኣህጉራዊ ሕግን ዝምድናታትን ኣብ ትሕቲ ንኽጥዕመኒ ኣብ ዝብል ግዜያዊ ናይ ስስዐ ህሞት ዝተሰረተ ካብ ምግባር ክንቁጠብ ፅኑዕ መሰረት ዘለዎ ምዃኑ ከነረጋግፂ ይግባእ ከም ዝበሉ ዜና ቫቲካን ይሕብር ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ንቕርብ። ናይ ሎሚ ዕለት 18 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያዊ ልኡኽ ቅድስቲ መንበር ኣብ ቦሊቪያ ንብፁእ ኣቡነ ፌርሚን ኤሚልዮ ሶሳ ሮድሪጎን ንናይ ርእሰ ምሕዱር ዞባ ኩርዲስታን ኢራቅ መራሒ መንግስቲ ንኔክሪቫን ብርዞኒን ሰዓብቱን ንካቶሊኮስ ናይ ኣርሜናዊት ቤተ ክርስቲያን መንበረ ሲሲልያ ሊባኖስ ፓትርያርክ ብፁእ ወቅዱስ ኣቡነ ኣራም ቀዳማውን ሰዓብቶምን ንጠቕላል ዋና ጸሓፊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ንብፁእ ካርዲናል ማርዮ ግሬችን ንህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ማይክል ቸርንን ምስ ሰዓብቶም ላዕለዎት ኣሕሉቕ ናይቲ ቤት ጽሕፈትን ንተወከልቲ ናይቲ ካቶሊክ ኤክስቴንሽን ሶሳይቲ ተባሂሉ ዝፍለጥ ማሕበርን ተቐቢሎም ከም ዘዘራርቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 18 ግንቦት መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ፍርቂ መዓልቲ ኣብ ጸሎት ኦ ንግሥተ ሰማይ ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት ኦ ንግሥተ ሰማይን ርእሰ ሊቃነ ጳጳሳት ንሰራሕተይናታትን ተወከልቲ ንተፈላለያ ባንክታት ኢጣልያ ተቐቢሎም ዝለገሱሎም ቃል ምዕዳን ንምስረታ ናይቲ ኣብ መንጎ ላዕለወታ ባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ቅዱስ ኣቦና ዝሃብዎ ይኹንታ ብዝምልከት ኣብ ጀኔቭ ናይ ዝርከብ ውድብ ሕቡራት ሃገራት ቀዋሚ ተዓዛቢ ቅድስቲ መንበር ኣብ ከተማ ሮማ ኣብ ማእከል ሮዛርዮ ሊቫቲኮ ኣብ ዝተኻየደ ኣውደ ጉባኤ ዘስምዕዎ መደረ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 18 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕርገት ጐይታና ናብ እግዚኣብሔር ኣቦና ይስሕበና ሕብረትን ሰላምን እውን ይሃንጽ። ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ ዕርገት ጐይታናን መድሓኒናን ኢየሱስ ክርስቶስ የስተንትኑ። መላእ ሕይወት ክርስቶስ ናይ ዕርገት ተግባር ምዃኑን ሰብነት ክርስቶስ ድማ ንመላእ ዓለም ከም ዝሓቁፍን ከም ዘጠቓልልን ንዂሉ ድማ ናብ ላዕሊ ከም ዝስሕብን ከም ዘድሕንን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ንኣስታት 20,000 ዝኾኑ ነጋድያንን መንፈሳውያን በጻሕትን ኣብ ዘካፈልዎ ሓሳባት ሎሚ ኣብ ብዙሓት ሃገራት ኣብ መላእ ዓለም በዓለ ዕርገት ጐይታ ይኸብር ከም ዘሎ ዘኪሮም ቅዱስነቶም ብዛዕባ እዚ ክብረ በዓል እዚን ከስተንትኑ ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ ምድሪ ልዕል ኢሉ ናብ ሰማይ ምዕራጉ እዚ ምስጢር እዚ ኣብ ርሑቕ ዘመን ከም እተፈጸመ ጌርና ከምንሓስቦ ስለ ዝገብረና ኮይኑ ግና ጐይታ ምስኡ ናብ ምሉእ ሕብረት ምስ ኣቦ ከም ዝስሕበናን ከም ኣካላት እቲ ሓደ ኣካል ክርስቶስ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እቲ ሓቂ ኣዝዩ ህሉ ኩነት እዩ ክብሉ ኣስተምሃሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋትን ሓትን ብሩኽ ሰንበት። ሎሚ ኣብ ብዙሓት ሃገራት በዓል ዕርገት ጐይታና ይኸብር ኣሎ። እቲ ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ምስሊ ናይ ዝዕለት ከምቲ ቅዱስ መጽሓፍ ዘቕርበልና ካብ ምድሪ ልዕል ኢሉ ናብ ሰማይ ዓረገ ነዚ ምስጢር እዚ ኣብ ጥንቲ ዘመን ከም እተፈጸመ ጌርና ክንሓስቦ ክገብረና ይኽእል እዩ። ንሕና ግና ከም ኣካላት ሓደ ሰብ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እዚ ምስጢር እዚ ከምኡ ኣይኮነን እምበኣር ናብ ሰማይ ምዕራጉ ምስኡ ናብ ምሉእ ሕብረት ምስ ኣቦ ይስሕበና። በዚ ኸምዚ ቅዱስ ኣጐስጢኖስ ብልጽግና ናይ ርእሲ ተስፋ ናይቶም ኣካላቱ እዩ በለ። ብርግጽ መላእ ሕይወት ክርስቶስ ተግባር ዕርገት እዩ ዝነበረ። ብሰብኣውነቱ ኣቢሉ ንመላእ ዓለም ሓቒፉ ንደቂ ሰብ ካብቲ ሓጥእ ኩነቶም ልዕል የብሎምን ይብጀቦምን። በዚ ኸምዚ ኵሎም ደቂ ሰባት ሰብኡትን ኣንስትን ነቲ ወዲ ኣምላኽ ብሞቱ ንሞትና ኣጥፊኡ ብትንሣኤኡ ኸዓ ሕይወት ዝሃበና ነቲ እተፈጸመ ዓወት ፋሲካ ምእንቲ ክካፈሉ ኣብቲ ኣቐዲሙ ጸልማትን ፍትሒ ኣልቦነትን ተስፋ ቝርጸትን ዝነበረሉ ብርሃንን ይቕሬታን ተስፋን ድማ ይህበና። ስለዚ ዕርገት ብዛዕባ ርሑቕ ተስፋ ኣይኮነን ዝዛረበና የግዳስ ብዛዕባእቲ ናብ ሰማያዊ ክብሪ ዝስሕበና ህያው ማእሰሪ እዩ ዝነግረና ድሮ ኣብዛ ህይወት እዚኣ ዘሎና ንኣተሓሳስባና ልዕል የብሎ ከምኡውን ንግንዛቤናን ስምዒትናን ተግባራትናን ናብ ስፍሓት ልቢ ኣምላኽ ብዝያዳ ዝመርሖ ሓቂ እዩ ኣብ ርእሲ እዚ እውን ኣብዚ ጐደና ዕርገት ነቲ መንገዲ ንፈልጦ ኢና እወ ኣብ ኢየሱስ ክርስቶስ ኣብ ውህበት ህይወቱን ኣብነቱን ትምህርትታቱን ኢና እንረኽቦ ኣብ ቅድስቲ ድንግል ማርያምን ቅዱሳንን እውን ንርእዮ ኢና እቶም ቤተ ክርስቲያን ከም ኣድማሳዊ ምሳሌ ገይራ ተቕርቦም ቅድስቲ ድንግል ማርያምን ኩሎም ቅዱሳንን ኣብኣቶም እውን እንርእዮ ኢና ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባቶም ኣብ ጎረቤትና ዘለዉ ቅዱሳን እውን ክነግሩና ይፈትዉ ነበሩ ኣብ መዓልታዊ ህይወትና ምስኦም እንነብር ኣቦታትን ኣዴታትን እንሓጎታትን ኣቦሓጎታትን ኣብ ኩሉ ክሊ ዕድመን ኩነትን ዝርከቡ ሰባት ብሓጎስን ብተወፋይነትን ከም ወንጌል ብቕንዕና ንኽነብሩ ዝፅዕሩ ሰባት እውን ኣለዉ ምሳታቶም ሓቢርና ብደገፎምን ሳልኦምን ብጸሎቶምን መዓልታዊ ናብ ሰማይ ክንድይብ ንኽእል ኢና ከምቲ ቅዱስ ጳውሎስ ዝበሎ ኣብቲ ሓቅን ፍትሕን ፍቕርን ዝኾነ ነገር ከነተኩር ኣሎና ብሓገዝ ኣምላኽ ከዓ ዝሰማዕናዮን ዝረኣናዮን ኩሉ ኣብ ግብሪ ነውዕሎ በዚ ከምዚ እቲ ብጥምቀት ዝተቐበልናዮን ወትሩ ናብ ላዕለዋይ ደረጃ ናብ ኣቦ ዝስሕበናን መለኮታዊ ህይወት ኣብ ውሽጥናን ኣብ ከባቢናን ክዓቢ ከምኡ ውን ክቡር ፍረ ሕብረትን ሰላምን ኣብ ዓለም ክሰፍሕ ይኽእል እዩ ኣብ ነፍሲ ወከፍ ህሞት እተብርሃልናን እትመርሓናን ንግሥተ ሰማይ ቅድስቲ ድንግል ማርያም ኣብ ጉዕዞና ትደግፈና ንሰላም ምክንኻን ንህይወት ምክንኻን ማለት እዩ ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ቤተ ክርስቲያን ቅንያት ስቡህ ኣንተ ኣብ እተኽብረሉ ዘላ ሰሙን ሰላም ኣብ ልቢ ዅሎም ደቂ ሰባት ክሰፍን ጸልዮም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ዕለት 17 ግንቦት ልክዕ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ድኅሪ ምድጋሞም ኣብ ዘካፈልዎ ቃል ሰላምታን ምሕጽንታን ቅነ ስቡህ ኣንተ ካብ ዕለት 17 ክሳብ ዕለት 24 ግንቦት ተዘኪሩ ከም ዝጸንሕ ዘኪሮም እዚ ዓመታዊ በዓለ ዝኽሪ እዚ ናይቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ክንክን ሓባራዊት ቤትና ዝጸሓፍዋ ዓዋዲት መልእኽቲ ብኽብሪ ዝዝክር መደብ እዩ በዚ ከምዚ ድማ ኩሎም ደቂ ሰባት ካብ ተስፋ ናብ ተግባር ክሰግሩ ይዕድም ቅዱስ ኣቦና ኣስዒቦም ንኣባላት ምንቅስቓስ ስቡህ ኣንተን ንዅሎም እቶም ንክንክን ስነ ኣከባብያዊ ምልኣተ ህንጸት ዝሰርሑ ሰባት ብምትብባዕ ንተጸምድኦም ዳግም ክሕድሱ ተላበውዎም ቅዱስ ፍራንቸስኮ በዓል ኣሲዚ ንፍጥረት ዝነበሮ ፍቕርን መልእኽቲ ሰላምን ጠቒሶም ድማ ቅዱስ ኣቦና ቤተ ክርስቲያን ንዝኽሪ ዕረፍቲ እዚ ቅዱስ እዚ መበል 800 ዓመት ተኸብር ከም ዘላ እውን ኣዘኻኺሮም ኣብዛ ዓመተ ኢዮቤል ቅዱስ ፍራንቸስኮ በዓል ኣሲዚ ነቲ ምስ ኣምላኽን ምስ ኣሕዋትናን ሓትናን ከምኡውን ምስ ኵሎም ፍጥረት ምእንቲ ሰላም ዘመሓላልፎ መልእኽቲ ንዘክር በሉ ርእሰ ሊቃነ ጳጳሳት ኣብዚ ቐረባ ዓመታት ውግኣት ኣብ ዓውዲ ክንክንን ዕቤት ፍጥረትን ኣጸቢቑ ከም ዘነከየ ገሊጾም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንጎ ህንጸት ሰላምን ሓልዮት ህይወትን ዘሎ ውሽጣዊ ምትእስሳር ኣመልኪቶም እውን ኣትሪሮም ተዛረቡ ንኣባላት ምንቅስቓስ ስቡህ ኣንተን ንዅሎም እቶም ንምሉእ ስነ ኣከባብያዊ ህንጸት ዝሰርሑ ሰባትን ተጸምድኦም ክሕድሱ ኣተባብዖም ኣለኹ በሉ ንሰላም ምክንኻን ንህይወት ምሕላይ ማለት እዩ ክብሉ ድማ ቃል ምሕጽንታዎም ከም ዝዛዘሙ ዜና ቫቲካን የመላኽት
1: ሰሊካኑ ጳጳሳት ኢሎን መበል 14 ምስ ሰራሕተኛታትን ወከልትን ዝተፈላለያ ባንክታት ኢጣልያ ዕለት 16 ግንቦት ብምርኻብ ብፍላይ ኣብ ዘመነ ምዕባለ ዕደ ጥበብን ቀመራዊ ምዕሪት ስርዓታትን ሰብ ብማእከል ዝገበረ ኣገባብ ብምሕላው ኣገዳሲ ምዃኑ የጉልሑ ሰሊካኑ ጳጳሳት ኢሎን መበል 14 ኩሉ ግዜ ሰባት ኣብ ብማእከል ባንክን ቁጠባውን ስርዓታትን መቐማጥ ኣገዳሲ ምዃኑ ብምምልካት ኣብዚ ዓውድታት ዝሰርሑ ንሰናይ ተግባር መርሒ መትከል ስልታዊ ምርጫታቶም ክገብሩ ኣተሓሳሲቦም መንፈስ መሰረታትኩም ንኹሉ ዘዘኻኽር ብፍላይ ኣብ ሓደ ባንኪ ዝኣቱ ርእሰማት ዘይኮነስ ሰብ ምዃኑ ብድሕሪ እቲ ቁፅሪ ደቂ ኣንስትዮን ደቂ ተባዕትዮን ሓገዝ ዘድልዮም ኣባይቲ ስድራ ከም ዘለውን ኣብ ዘስምዖ መደረ ኣጉሊሖም ልዑሉ ደረጃ ኮምፒተራዊ እናኾነ ዝኸይድ ዘሎ ናይ ገንዘብን ቁጠባን መሳርሕታት ኣብ መንጎ ውልቀ ሰባት ኣብ ዘሎ ርክባት ዝያዳ እተሓላለኸን ደጋዊ መልክዕ ዓቲ ሽምግል ና ማእከላይን ኣብ ዝኾነሉ ሓዋ

0: ጽን ድምጽና ይት ቅዱስ መዃኖም ገሊጾም ነፍስ ወከፍና ካብናይ ገዛር ስና ተመክሮ ዝምንጩን ምስካልኦት ዘሎና ርክብ ዝገልጽን መተካእታ ዘይብሉን ዘይነቓነቕን ጸዋዕታ ኣሎና ድማ በሉ። ይኹን እምበር ሓደስቲ ቴክኖሎጂያዊ ምህዞታት ድምፅን ገጽን ስምዒትን ብምቕዳሕ ንፍልልያትና ኣብ ሓደጋ ከም ዘእትዉ ዘለዉ እውን ገሊጾም። ድምፅን ገጽን ደቂ ሰብ ጥበብን ፍልጠትን ሕልናን ሓላፍነትን ድንጋጽን ዕርክነትን ብምቕዳሕ እቲ ሰብ ዝሰርሖ ኣስተውዕሎት ተባሂሉ ዝፍለጥ ስርዓት ኣብ ስነ ኣከባብያዊ ኪደት ዝካየድ ሓበሬታ እውን ጣልቃ ይኣትሎ ጥራይ ዘይኮነስ ነቲ ዓሚቕ ደረጃ ሓሳብ ንሓሳብ ናይ ምልዋጥ መስመራት እውን ማለት ንሰብኣዊ ርክባት ከይተረፈ ይጥሕሶሎ በሉ። እቲ ንደቂ ሰብ ዘስግእ ዘሎ ናይ ሓቂ ስግኣት ነቲ ንሰብ ዝሰርሖ ኣስተውዕሎትን ከምኡውን ነቲ ኣብ ማሕበራዊ መራኸቢታት ዝርአ ዘሎ ቀመራዊ ምዕሪት ናይ ምስማዕን ብመመያ ናይ ምቕባልን ክእለትና ንምውጋድ ዘሎና ድልውነት ምዃኑ ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣስፊሖም ገለጹ። በዚ ምኽንያት እዚ ወትሩ ካባናት ተፈልዩ ምስኦም ክንራኸብን ንኽእልን ካብኣቶም ክንመሃር ዘሎናን ሰባት ናይ ምርኻብ ኣጋጣሚ ተዓጢቕና ኣሎና በሉ። ንኻልኦት እንተ ተቐበልናዮምን እንተ ሓቆፍናዮምን ርክብን ዕርክነትን ክህሉ ይኽእል እዩ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ድማ ንሰባት ምስ ሰብ ዝሰርሖ ኣስተውዕሎትን ንሓድሕድናን ኣብ ዘሎና ርክብን ሓላፍነትን ምትሕብባርን ትምህርትን ከቕበሉ ኣተባብዕዎም። እዚ ዲጂታላዊ ሰውራ ናይ ቀመራዊ ምዕሪት ብዛዕባ ክውንነት ንዘሎና ኣረኣያ ብኸመይ ከም ዝቐርጾን ሰብ ዝሰርሖ ኣስተውዕሎት ኣድልዎ ብኸመይ ከም ዝገብርን እንታይ ዓይነት ኣሰራርሓታት ኣብ ምግብና ንምህላው ዝውስን ቁጠባዊ ስርዓትን ቅድታትን ቁጠባን ብኸመይ ክቕይር ከም ዝኽእልን ንምርዳእ ዲጂታላዊ መሃዝነት ዝሓትት እዩ በሉ። ቅዱስ ኣቦና መልእኽቶም ኣብ ምዝዛም እንደገና ኣብ ክንዲ ምሰባት ንምዝርራብ ገጽን ድምፅን የድልየና ኣሎ ክብሉ እውን ደምደሙ። ንውህበት ሰብኣዊ ርክባት ከም ዓሚቑ ሓቂ ደቂ ሰብ ጌርና ክርእዮ ኣለና። ኩሉ ቴክኖሎጂያዊ ምህዞታት እውን ናብኡ ዘተኮረ ክኸውን ኣለዎ ክብሉ ድማ ተላበዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ብብፁእ ካርዲናል ማይክል ቸርኒ ህየንተናይቲ ብዛዕባ ጉዳያት ምሉ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዝተኸተመ ጽሑፍ መሰረት ብምግባር ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ንምቕዋም ይኹንታ ሂቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 12 ግንቦት ኣብ ዝወፀ ስዒቡ ድማ ብዕለት 16 ግንቦት እተሓትመ ብብፁእ ካርዲናል ማይክል ቸርኒ ህየንተናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝተፈረመ ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ዝዓይ ኮሚሽን ብዛዕባ ሰብ ዝሰርሖ ኣስተውዕሎት ንምቛም ኣጽዲቖም። ኣብዚ ቀረባ 10ታት ዓመታት እተረእየ ምዕባለ ሰብ ዝሰርሖ ኣስተውዕሎት ከምኡውን ኣብዚ ቀረባ ግዜ ኣብ ሰፊሕ ኣጠቓቕማዊ እተረእየ ፍጥነት ኣብ ደቂ ሰብን ኣብ ሰብኣውነትን ብሓፈሻ ክሕድሮ ዝኽእል ጽልዋ ቤተ ክርስቲያን ንኽብሪ ነፍሲ ወከፍ ሰብኣዊ ኣካል ብፍላይ ከኣ ምስ ምሉእ ዕቤቶም ብዝተተሓሓዘ ዘለዎ ሓልዮት ብምግንዛብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንጎ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ኮይኑ ዝዓይ ኮሚሽን ሰብ ዝሰርሖ ኣስተውዕሎት ንምቋም ኣጽዲቖም ይብል እቲ ጽሑፍ። ርእሰ ሊቃነ ጳጳሳት ብዕለት 3 ግንቦት ምስ ብፁእ ካርዲናል ማይክል ቸርኒ ድሕሪ ምርኻቦም ነዚ ኣካል ቅድስቲ መንበር ኣጽዲቖሞ ኣለዉ። እዚ ኣብ ቀዳማይ ዓመት ዝካየድ ዘሎ ኣኼባ ንዕዮ ዝ ኮሚሽን ከተሓባብር ድማ እዩ። እቲ ጽሑፍ ከም ዘመልክቶ እቲ ኮሚሽን ብ7 ኣካላት ቅድስቲ መንበርን ብተወከልትን ዝቖመ ምዃኑ ይገልጽ። እዚኣተን ድማ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈትን ጳጳሳዊ ተቕዋም ስነ ህይወትን ጳጳሳዊ ተቕዋም ስነ ፍልጠትን ከምኡውን ጳጳሳዊ ተቕዋም ስነ ማሕበራዊ ትምህርትን የጠቓልል። ሓንቲ ካብዘን ተቋማት ድማ ነቲ ኮሚሽን ንሓደ ዓመት ናይ ምትሕብባር ሓላፍነት ዘለዋ ክትከውን እያ። እዚ ድማ በብግዜኡ ክሕደስ ዝከኣል እዩ። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ነቲ ዕዮ ዝመርሖ ኣካል ቀጺሎም ይውስኑ። እዚ ጽሑፍ ከም ዝገለጾ ኣብ መንጎ ኣባላት ጉጅለ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ዝተተሓሓዘ ንጥፈታትን ውጥናትን እንተላይ ብዛዕባ ኣጠቓቕማዊ ዝምልከት ፖሊሲታትን ኣብ ቅድስቲ መንበር ምትሕብባርን ምልውዋጥን ከምኡውን ናይ ተሳትፎ ሓላፍነት እቲ ተሓባባሪ ኣካል ክኸውን እዩ ይብል። ብፁእ ካርዲናል ቸርኒ ነቲ ኣካል ብመሰረት ዓንቀጽ 28 ናይ ሃዋርያዊ ቅዋም ስብኩ ወንጌለ ከም ዝቖመን ኣብትሕቲ እዚ ኮሚሽን ድማ ሓለፍቲ ላዕለወታባይቲ ጽሕፈትን ንሓላፍነት ብዙሓት ተቕዋማት ቅድስቲ መንበርን ዝትንክፍን ሓባራውን ተኸታታሊ ምምኽኻርን ዘድልዮን ጉዳያት ንምፍታሕ ፍሉይ ኮሚሽን ክፈጥር ይኽእል እዩ ይብሉ። ላዕለወታባይቲ ጽሕፈት ቅድስቲ መንበር ነዚ ጉዳይ እዚ ንምፍታሕ ኣብ ዝተኣከብሉ እዚ ንመጀመርታ ግዜ ኣይኮነን። ኣብ ወርሒ ጥሪ 2025 እቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ ጉዳያት ባህልን ትምህርቲ ዝሓሊ ላዕለዋይ ቤት ጽሕፈትን ብዛዕባ እቲ ኣብ መንጎ ሰብ ዝሰርሖ ኣስተውዕለትን ሰብኣዊ ምስትውዓልን ዝገልጽ ጥንታዊ ወሃዲስ ዘርእስቱ መዘኻኸሪ ኣሕቲሞም ከም ዝነበሩ እውን ዝዝከር እዩ። ብተወሳኺ እውን ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ሰብ ዝሰርሖ ኣስተውዕሎት ካልእ ቴክኖሎጂያዊ ምዕባለታትን ንሕብረተሰብና ከስዕብሉ ዝኽእሉ ብድሆታት ብተደጋጋሚ ስለ እተዛረብሉ እዚ ፍረ ነገር እዚ ኣብ ብምሉኡ ዘመነ ጵጵስና ቅዱስ ኣቦና ልዮን መበል 14 ሸፈነ ረኺቡ ዘሎ ኣርእስቲ እዩ። ብዕለት 10 ግንቦት 2025 ደድሕሪ ናብ መንበረ ጴጥሮስ ምድያቦም ሒደት መዓልትታት ጸኒሖም ርእሰ ሊቃነ ጳጳሳት ምስ ብፁዓን ካርዲናላት ኣብ ዘካየድዎ ኣኼባ ብዛዕባ እቲ ንጵጵስናኦም ዝመረጽዎ ስሞምን ክገልጹ ንኣብነት ርእሰ ሊቃነ ጳጳሳት ልዮን መበል 13 ተኸቲሎም ከም ዝመረጽዎ ኣመልከቱ። ኣስዕብ ኣቢሎም እውን ኣብዚ ግዜና ቤተ ክርስቲያን ንኻልእ ዓይነት ኢንዱስትርያዊ ሰውራ ከምኡውን ንሰብኣዊ ክብርን ፍትሕን ሸቕልን ንምክልኻል ሓድሽ ብድሆታት ዘስዕብ ምዕባለታት ምላሽ ብምሃብ ንዅሉ ሰብ መዝገብ ማሕበራዊ ትምህርታ ተቕርባላ በሉ።
1: እዚ ዜና ቫቲካን እዩ። ኣብ ጀነቭ ኣብ ናይ ውልድ ምሕቡራት ሃገራት ትካል ቋም ተዓዘበ ቅድስቲ መንበር ሊቀ ጳጳሳት ባሌስትሬሮ ዕለት 13 ግንቦት ብማእከል መጽናዕቲ ሮዛሪዮ ሊቫቲኖ ኣብ ሮማ ኣብ ዝተወደበ ዓውደ ኣኼባ ተረኺቦም ኣብ ዝስምዖም መደረ ብዛዕባ ብዝሓጎናውነትን ሓድሕዳዊ ተመራኽዋስነትን ኣብ ሓደ እዋን ከም ረቋሕታት ምርግጋእ ዝግለጽ ዝነበረ ሎሚ ናብ መጋበርያ ተቓልዕነትን ስልጣንን ምፍርራሕን ከም ዝተቐየረ ያስተንትኑ። ድምፂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሎሚ ሓደ ካብቶም ምጥዓስ ኣህጉራዊ ሕግን ሰብኣዊ ሕግን ብስርዓታውን ብዘየማትእን መገዲ ዝኽንኑ ሒደት ሰባት ምዃኖም ኣጉሊሖም ኣብዚ እዋን እዚ ዓሚቕ ቅልውላው ዘጋጥሞ ዘሎ ዓለምለኻዊ ስርዓት ኣብ ምኽናፅ ኣበርክቶ ዝገበሩ ብዙሓት ትካላት ብንጹር ካሕብሩ ከም ዘለዎም ኣብ ብዝሓጎናውነትን ሓድሕዳዊ ተመራኾስነትን እተመስረተ ስርዓት ኣብዝሓለፈ እዋን ርግኣት ውሕስነት ዝህብ ዝነበረ ሎሚ ግን ከም መጋበርያ ጸቕጥን ጸለምን ምፍርራሕን ኮይኑ ኣሎ ቢሎም እዚ ድማ ነቲ ኣህጉራዊ ማሕበረሰብ ዝካፈሎ ክቡራት ዋጋታት ስርዓታት ከም ዝደኸመ ዝሕብር ምልክት እናኾነ ንሰላም ዝቐርብ ጻውዒት ኣድማዕነቱ ክንክይ ይገብር ምህላዊ ጀነብ ኣብ ዝርከብ ኣብ ናይ ውድብ ሕብራት ሃገራት ትካላት ናይ ቅድስቲ መምር ቋም ተዓዛቢ ሊቀ ጳጳሳት ኤቶር ባለስትሬሮ ኣብዝሓለፈ ዕለት 13 ግንቦት ኣብቲ ብማእከል መጽናዕቲ ሮዛሪዮ ላቫቲኖ ኣብ ሮማ ኣብ ናይ ኢጣልያ ህዝባዊ ባይቶ ህንፃ ኣብ ዝተኻይደ ዓውደ ጉባኤ ተሳቲፎም ኣብ ዘስምዖ መደረ ከም ዘጉልሑ ዜና ቫቲካን ኣፍሊጡ። ሊቀ ጳጳሳት ባሌስትሬሮ ዳግማይ ምምጻእ ስነ መጎት ዓውድታት ጽልዋን ሓፂያዊ ግዝኣታትን ኣጉሊሖም እዚ ከዓ ንሓድሽ ስርዓት ዓለም ውድድር ከም ዘጓሃህርን እቶም ነዚ ሕጂ ዘሎ ስርዓት ዝቐርጹ ሓይልታት መሬት ክስእኑ ፍቓደኛታት እኳ እንተዘይኮኑ ፋሕ ብዝበሉ መገዲ እዮም ዝጓዓዙ። ነቲ እናወሰኸ ዝኸይድ ዘሎ ተዋሳእነት ሓደስቲ ሓይልታት ክቆጻጽሮ ኣይክእሉን እዮም። ኣብዚ እዋን እዚ መሻርክቲ ውሁዳን መሻርክቲ ተባሂሎም ይቝጸሩ። ንቐንዲ ሓይልታቶም ከዓ ብኢንዳስትሪ ቁጠባዊ ሓብቲ ካብኡ ሓሊፉ ሓደ ሓደ ግዜ ብወታደራዊ ወፈያታት ዝደጋገፉ ክኾኑ ይግደዱ። እዚ እውን ሓደስቲ ምሾት ዝመልኦ ወይ ድማ ኣብ ውልቃዊ ረብሓ ዘተኮረ ሽርክነት ይፍጠር ኣሎ። እዚ ናይ ሓቂ ጥምረት ዘይኮነስ ንሓበራዊ ተፃረርቲ ንምቅላስ እተሓንፀ ስነ ስልታዊ ምትእኽኻብ እዩ ከም ዝበሉ ዜና ቫቲካን ይሕብር። ድሕሪ ሕጂ ኣድማሳዊ ተቐባልነት ዘሎ ስርዓተ ክብርታት የሎን ምጥቃስ ሰላም ድማ ነቶም ተፃራሪ ረብሓታት ዘለዎም ዘይትንክፎም ይኸውን ዝበሉ ሊቀ ጳጳሳት ባሌስትሬ ፌዴሬሮ ተመሳሳሊ አድማሳ ውክልና ዘይብሎም አማራጭ አካላት በመፍጠር ንውድብ ሕብረት ሀገራት ናይ መግላል ዝንባለና ዓበይ ምህላው ኣስሚሮም ብፍላይ ንውድብ ሕብረት ሀገራት ብምጥቃስ ብዛዕባ ቀጻሊ ምድስካል ዝረአ ዘሎ ባይቶ ፀጥታን ምሕዳሱ ዘይምኽኣልን ኣስተብሂሎም እዚ ረቑሓታት እዚ ነቲ ኣህጉራዊ ኣካል ዝወሃቦ ዝነበረ ግምት ንኽንኪ ኣበርክቶ ዝገብርን ኣብ ብዙሓት መንግስታት ሰፊሕ ስምዒት ህፁፅነት ዘጓሃህር ኮይኑ ኣሎ። ምድኻም ተኣማንነትን ኣህጉራዊ ስርዓት ዝያዳ ስነ ምግባር ዘይብሉ ሓደ ወገናዊ ስጉምትታት ዘተባብዕን ሓደጋ ግጭት ዘይምርግጋእን ሰብኣዊ ስቃይን ዝውስኽ እዩ። ብሓፈሻ ሎሚ ዘሎ ኣህጉራዊ ስርዓት ብስነ ሓሳባዊ መፈላለይን ተገራጫዊ ፖለቲካውን ቁጠባውን ረብሓታትን ዝተዓፅወ ይመስል እንተኾነ ግን ኣህጉራዊ ስርዓት ኣድላይን መተካታ ዘይብሉን እዩ ከም ዝበሉ ዜና ቫቲካን የመላኽት። ነዚ ንምድጋፍ ውሽጣዊ ክብረተሰብ ንስልጣን ክቅድምን ዝድርቶን መሰረታዊ ስርዓት ኣፍልጦ ማሓብ ኣድላይ ምዃኑ ሊቀ ጳጳሳት ባለስትሬሮ ገሊፆም ቀፂሎም ነቲ ርእሰ ሊቃነ ጳጳሳት ኣብ መጀመርቲ ዓመት ኣብ ቅድስቲ መንበር ተቐባልነት ዘሎም ልኡካነ መንግስትታትን ኣህጉራውያን ትካላትን ተቐቢሎም ኣብ ዘስምዖ መደረ ክውንነት ካብ ሓቂ ኣብ መወዳእታ ድማ ካብ ሰናይ ምዝፍላይ ክብረተሰብ በዓሉ ተዛማዲ ይኸውን። ስስዕ ዝመልኦን ተለዋዋጥን ፍልልያትን ረብሓታት ውልቀ ሰባትን ሓያላት መንግስትታትን ድማ ዘይተርፍ ይኸውን። ኣብ ብዙሓ ጉናውነትን ኣህጉራዊ ሕግን እንኣምን እንተ ኣህጉራዊ ሕግን ዝምድናታትን ኣብ ትሕቲ ንኽጥዕመኒ ኣብ ዝብል ግዜያዊ ናይ ስስዐ ህሞት ዝተሰረተ ካብ ምግባር ክንቁጠብ ፅኑዕ መሰረት ዘለዎ ምዃኑ ከነረጋግፅ ይግባእ ከም ዝበሉ ዜና ቫቲካን ይሕብር። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.